ክቡራትን ክቡራንን ሰማዕትና ሎሚ ዕለት ሓደ መስከረም ምጅማር ብረታዊ ቃልሲ ህዝቢ ኤርትራ ብምዃኑ እንኳዕ ናብዚ ክቡር ዕለት ኣብፅሓና እናበልና ካብ ዜና ቫቲካን ኣሰናዳቲ መደብ ቋንቋ ትግርኢና ሰላምታና ነቕርብ። ናይ ሎሚ ዕለት ሓደ መስከረም ናይ ርእሰ ሊቃነ ጳጳሳት መርሃ ፍጻሜታት ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ናይ ድሕሪ ቐትሪ ክፍለ ግዜ ብምኽንያት ዓለምለኻዊ መዓልቲ ጸሎት ምእንቲ ምክንኻን ፍጥረት ኣብ ቦርጎ ስቡህ ኣንተ መስዋዕተ ቅዳሴ ከም ዘዕረጉ ናይ ቅድስቲ መንበር ዜናን ክፍሊ ማሕተምን መግለጺ ኣፍሊጡ። ናይ ሎሚ ዕለት ሓደ መስከረም መደፈነወና ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ዝሓለፈ ቐዳም ዕለት 29 ነሓሰ ብዝኣወጅዎ ሓድሽ ሕጋዊ ሰነድ ንናይ ምስራቃውያን ኣብያተ ክርስቲያን ሕገ ቁንና ብዛዕባ ጉዳያት ሲኖዶስ ጳጳሳት ዝምልከት ምምሕያሽ ከም ዝገበሩ ርእሰ ሊቃነ ጳጳሳት ንተቖጻጻሪ ኮሚሽን ናይ ቤተ ረድኤት ሰብ ስቓይ ኣብ ካስትል ጋንደልፎ ተቐቢሎም ከም ዘዘራረቡ ብፁእ ካርዲናል ማይክል ቸርኒ ህየንተ ናይቲ ብዛዕባ ጉዳያት ምሉእ ሰብኣዊ ምዕብልና ዝሓሊ ላዕለዋይ ቤት ጽሕፈት ቅድስቲ መንበር ናብ ዝኽሪ መበል 25 ዓመት ኣኼባታት ኣገልግሎት ዞባ ኣማዞንያ ዘመሓላለፍዎ መልእኽቲ ሃዋርያዊ ልኡኽ ቅድስቲ መንበር ናብ ሃገረ ሩሜንያን ሪፓብሊካዊት ሃገረ ሞልዶቫን ብፁእ ሊቀ ጳጳሳት ግሎደር ኣብ ዝኽረ በዓል ርእሰ ሊቃነ ጳጳሳት ብፁእ ዮሃንስ ጳውሎስ ቀዳማዊ ኣብ ከተማ ቡካሬስት መስዋዕተ ቅዳሴ ከም ዘዕረጉ ሃገረ ኣየርላንድ ብዛዕባ ዝርርባት ናብ ሕብረት ኤውሮጳ ንምፅምባር ዝምልከት ሪፈረንደማዊ ምርጫ ከም ዘካየደት ኣብ ዝምልከቱ ቀንዳ ኣርስታ ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ ዕለት ሓደ መስከረም 2026 ዓመተ ምህረት መደፈነወና እንሆ ሕጂ ይጅምር ክሳብ ፍጻሜ መደብና ምጽናሕኩም ምሳና ኽትገብሩ ብኽብሪ ንዕድም ደጊምና ካብ ዜና ቫቲካን ኣሰናዳቲ መደብ ቋንቋ ትግርኢና ካባይ ካብ ኣባ ተወልደን ካብ ስምዖንን ኣባ ፍሬዝ ግን ሰላምታ ናይ ብጻሕኩም እናበልና ናብ ናይ ሎሚ መደብና ነሰጋግረኩም ሰናይ ምክትታል። ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግርኢና እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ብዕለት 29 ነሓሰ ኣብ ዘውፅዎ ሕጋዊ ሰነድ ነቲ ከም ተካይ ቅዱስ ጴጥሮስ ዘለዎም ስልጣን ብምጥቃም ንሲኖዶስ ጳጳሳት ናይ ምብራቃውያን ካቶሊካውያን ኣብያተ ክርስቲያን ሕገ ቁንና ኣመሓይሾም ኣባኡ ድማ ነቲ ዝቖሰለ ሕብረት ንምፍዋስ ብኸበድቲ ምኽንያታት ንፓትርያርክ ካብ ስልጣኖም ብምውራድ እውን ከይተረፈ ማእሰር ሓድነቶም ኣብ ዋጋ ዕዳጋ ከይኣቱ ምእንትን ንሲኖዶስ ጳጳሳት ምብራቃውያን ኣብያተ ክርስቲያን ንፓትርያርክ ካብ ስልጣኖም ናይ ምውራድ መዝነት ኣሰከምዎም። ኣብ ከምዚ ዝኣመሰለ ኩነታት ናይ ሮማ ጳጳስ ንውሳነ ሲኖዶስ ክሰምሩሉ ከም ዘድሊ ድማ ኣመልከቱሎም። ዝሓለፈ ቐዳም ዕለት 29 ነሓሰ እተሓትመ ብርእሰ ሊቃነ ጳጳሳት ልዮን መበል 14 እተኣወጀ ብመልክዕ ሕጋዊ ሃዋርያዊ ሰነድ ዝተዘርግሐ ሃዋርያዊ መልእኽቲ ንሕገ ቆኖና ናይ ምብራቃውያን ኣብያተ ክርስቲያን ኣብ ቀኖናታት 106 ከምኡውን 126 ንዝርከብ ዓንቀጻት ብምምሕያሽ ንሲኖዶስ ጳጳሳት ናይ ምብራቃውያን ኣብያተ ክርስቲያን ብሕጋዊ መስርሕ ሕብረቶም ብኸቢድ ምኽንያታት ክዕረ ኣብ ዘይክእለሉ ደረጃ ምስ ዝወድቕ ፓትርያርክ ናይታ ቤተ ክርስቲያን ካብ ስልጣኖም ከውርድዎም ስልጣን ሃብዎም። ስለዚ ንመሰልን ቅድምናን ሃዋርያዊ መንበር ብዘይምትንካፍ ሲኖዶስ ጳጳሳት ኣብ ከምዚ ዝኣመሰለ ጉዳያት ነቲ ዝቖሰለ ሕብረት ክመልሱ ብመሰረት እተወሰነ ቆኖናታት ንፓትርያርክ ኣብ ቅድሚ ሲኖዶስ ምሉእ ብምሉእ ገዛ ርእሶም ናይ ምክልኻል መሰል ውሕስነት ብምሃብ ነቲ ዝቖሰለ ሕብረት ክመልሱ ተጸዊዖም ኣለዉ ክብሉ ኣመልከቱሎም። ይኹን እምበር ነቲ ሲኖዶስ ጳጳሳት ዝህቦ ውሳኔ ስምረቶም ክገልጹን ኣበው ሲኖዶስ ሕርያኦም ናይ ምግላጽ ምሉእ ነጻነት ውሕስነት ከም ዝወሃቦ ንምርግጋጽን ካብ ዝኾነ ይኹን ዘየድሊ ውሽጣዊ ወይ ግዳማዊ ጸቕጢ ናጻ ክኸውን መዝነት ናይ ርእሰ ሊቃነ ጳጳሳት ኮይኑኣሎ። ርእሰ ሊቃነ ጳጳሳት ከም ዝኣወጅዎ ድሕሪ ቆኖና 106 ቁፅሪ 2 ሓድሽ ሕትበ ጽሑፍ ቁፅሪ 3 ክውሰኽ ኣዚዞም ኣለዉ። እዚ ድማ ፓትርያርክ ነቲ ኣብዛ ቀኖና እተዋህቦም መዝነት እንተ ዘይፈጸሙ ሲኖዶስ ጳጳሳት ናይ ሓንቲ ፓትርያርካዊት ቤተ ክርስቲያን ብሕጋዊ መስርሕ በቶም ብዕድመ ኤጲስቆጶሳዊ ስሜት ዝዓበዩ ናይ ምምራጽ መሰል ዘለዎም ጳጳስ ክጽዋዕ ይከኣል። ንሶም እውን ነዚ ሲኖዶስ ክጽውዑ እንተ ዘይከኣሉ እዚ መዝነት እዚ ናብቶም ብዕድመ ኤጲስቆጶሳዊ ስመት ካብኦም ቀጺሎም ዘለዉ ከምኡ ክገብሩ ድልዋትን ናይ ምምራጽ መሰል ዘለዎምን ጳጳሳት ይሓልፍ።
ቀኖና 126 ደም ተወሳኺ በሲኖዶስ ጳጳሳት ናይ ፓትርያርካዊት ቤተ ክርስቲያን አፍልጦ ዝረኸበ ከቢድ ምኽንያት እቲ ብመሰረት ቀኖና 106 ቁጥር 1 ቁጥር 3 ከምኡውን ቀኖና 108 ቁጥር 3 እተጸውዐ ሲኖዶስ ነቶም ፓትርያርክ ካብ ስልጣኖም ክለቁ ክሓትት ይኽእል እዩ ዝብል ሓድሽ ሕትበ ጽሑፍ ብምውሳኽ ተመሓይሹ ይርከብ ኣሎ እዚ ዝስዕብ ሕትበ ጽሑፍ ከም ዘመልክቶ ከምዚ ዝኣመሰለ ሕቶ ብምቕራቡ ፓትርያርክ ካብ ስልጣኖም እንተዘይተሰናቢቶም እቶም ብዕድመ ኤጲስቆጶሳዊ ስሜት ዝዓበዩ ጳጳስ ናይ ምምራጽ መሰል ኣለዎም ብሲኖዳዊ መስርሕ ሓድሽ ኣቦ መንበር ናይ ምምራጽ ምስንዳዋት ይገብሩ እዚ ድማ ነቲ እቶም ፓትርያርክ ኣብ ቅድሚ ጉባኤ ሲኖዶስ ገዛ ርእሶም ናይ ምክልኻል መሰል ብምኽባር እንተወሓደ ክልተ ሲሶ ናይ እቶም መሰል ድምፂ ምርጫ ዘለዎም ኣባላት ሲኖዶስ ብስቱር ምስጢራዊ መንገዲ ድምፆም ይህቡ ክብል ይእዝዝ ንርእሰ ሊቃነ ጳጳሳት ናይ ምሕባር ሓላፍነት እውን ናይቲ ኣቦ መንበር ሓላፍነት ይኸውን ቅዱስነቶም ድማ ነቶም ፓትርያርክ ካብ መንበሮም ንምውራድ ኣብ ዝተገብረ መስርሕ ድማ ስምረቶም ክህቡ ኣለዎም ኣብ ምብራቃውያን ኣብያተ ክርስቲያን ፓትርያርክ ምስ ቤተ ክርስቲያኖም ከም ኣቦን ርእስን ኮይኖም ዝመርሕሉ ማእሰር ከምኡውን ነቲ ምስ ዝመርጾምን ዝመርሕዎን ሲኖዶስ ጳጳሳት ዘሕብሮም ጥቡቕ ርክብ ኣብ ግምት ብምእታው ኣብ መንጎኦም ዘሎ ስኒት ዘለዎ ርክብ ንፈርያም ናይ ቤተ ክርስቲያን ህይወት ኣብ ሕብረት መንፈስን ረብሓ ቤተ ክርስቲያንን ኣድላይ ምዃኑ ድማ እቲ ሓድሽ ዝተኣወጀ ሕጋዊ ሰነድ ይገልጽ ይኹን እምበር እቲ መስርሕን ሓላፍነትን ሲኖዶስ ጳጳሳት ዝቈጻጸር ቈነናታት ምብራቃውያን ኣብያተ ክርስቲያን ነቲ ኣብ መንጎ ኣቦን ርእስን ዝኾኑ ፓትርያርክን እቶም ካልኦት ጳጳሳትን ዘሎ ቅዱስ ማእሰር ሕብረት ክዕረ ኣብ ዘይክል ደረጃ ምስ ዝበጽሕ ኣብ ዝብል ኩነታት ዝኾነ ትእዛዝ ኣይህብን እዩ እዚ ድማ ከምቲ ብዙሓት ምብራቃውያን ጳጳሳት ዝደለይዎ መኣረምታ ዘድልዮ ከቢድ ጉድኣት ከየስዕብ ዝብል እዩ ዝነበረ ስለዚ በዚ ሕጋዊ ሰነድ እዚ ፓትርያርክ ካብ ስልጣኖም እንተዘይለቂቖም ኣብ መንጎ ፓትርያርክን ሲኖዶስ ጳጳሳትን ዘይዕረ ምስምማዕ ምስ ዝፍጠር ክስዕቡ ዘለዎም ሕግታት ድማ ኣብ ግብሪ ይውዕሉ እቲ ሲኖዶስ ነቲ ናብ ምክፍፋል ዝመርሖ ዘሎ ከቢድ ምኽንያታት ብምጥቃስ ኣብ ከምዚ ዝኣመሰለ ኩነታት ንሲኖዶስ መን ከም ዝጽውዕን እዚ ብኸመይ ክግበር ከም ዘለዎ ንምውሳንን ናይ ፓትርያርክ ስልጣን ንምውራድ ዘድሊ ዝበዝሐ ድምፂ ንምውሳንን ከምኡውን ናይ ፓትርያርክ መሰል ርእሰ ምክልኻል ከም ዝተዓቀበ ንምርግጋጽ ሓላፍነት ሲኖዶስ ምዃኑ ተረጋጊጹሎ እዚ ርእሰ ሊቃነ ጳጳሳት ዘቕረብዎ ውሳኔታት ንሲኖዶስ ጳጳሳት ምብራቃውያን ካቶሊካውያን ኣብያተ ክርስቲያን ንምምሕያሽ ምስ ባህርያተን ዝሰማማዕ ሓድሽ ስልጣን ንምሃብ ከምኡውን ነቲ ኣብ ውሽጦም ዝምንጩ ዘሎ ጸገማት ንምፍታሕ ዝዓለመ እዩ ከመይሲ ነቲ ኩነታት ንኽርድእዎን ንምግምጋምን ዝሓሸ ቦታ ስለ ዘለዎም ንናይ ሮማ ጳጳስ ከኣ ናይ ውሕስነት ግደ ይህቦም እቲ ኣብዚ ሕጋዊ ሰነድ ተዘርዚሩ ዘሎ መምርሒታት ከኣ ብባህሪኡ ነተን ናይ ዓብዪ ሊቀ ጳጳሳት ኣብያተ ክርስቲያን እውን ዝምልከት እዩ ክቡራትን ክቡራንን ሰማዕትና እዚ ዜና ቫቲካን እዩ ትማል ሶኑይ ዕለት 31 ነሓሰ ኣብ ካስትል ጋንዶልፎ ኣብ እተገብረ ኣኼባ ተቖጻጻሪ ኮሚሽን ናይቲ ብቕዱስ ፒዮ በዓል ፔትረልቺና ዝተመስረተ ቤተ ረድኤት ናይ ሰብ ስቓይ ቅዱስነቶም ተቐቢሎም ኣዘራረብዎም ነቲ ካብ ዝሓለፈ ወርሒ ግንቦት ካብ ዝምስረታት ሒዙ ዝዓመሙ ዕዮ ብዝምልከት ጸብጻባቱ ናብ ርእሰ ሊቃነ ጳጳሳት ልዮን መበል 14 ድማ ኣቕሪቡ ትማል ንግሆ ዕለት 31 ነሓሰ ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ካስትል ጋንዶልፎ ኣብ ዝርከብ ጳጳሳዊ መንበሪ ገዛ ንተቆጻጻርን ኣካያድን ኮሚሽን ናይቲ ካዛ ሶሊየቮ ደላ ሶፌሬንሳ ቤተ ረድኤት ሰበ ስቓይ ኣብ እተገብረ ኣኼባ ተቐቢሎም ቤተ ረድኤት ሰበ ስቓይ ካብ ሕልሚ ቅዱስ ፒዮ በዓል ፔትረልቺና ኣብ ደቡባዊ ኢጣልያ ኣብ ሳን ጆቫኒ ሮቶንዶ ተወልደ ዓብዪ ማእከል ክንክን ጥዕና እዩ እዚ ኮሚሽን ብዕለት 27 ግንቦት 2026 ዓመተ ምህረት ብርእሰ ሊቃነ ጳጳሳት ብእተኸተመ ብናይ ኢድ ጽሑፍ እተለኣከ መልእኽቲ እዩ ተመስሪቱ ኣብቲ ትማል ሶኑይ ዝተኻየደ ኣኼባ ድማ ኣቦ መንበር ናይዛ ተቆጻጻሪት ኮሚሽን
ማክሲሚሎ ካበሌሮ ሌዶን አተሓባባሪ ኣቦ መንበር ፋብዮ ጋስፓሪኒ ብፁእ ኣቡነ ፓውሎ ሩዴሊ ተካኢ ዋና ጸሓፊ ናይ ሓፈሻዊ ጉዳያት ቅድስቲ መንበርን ብፁእ ሊቀ ጳጳሳት ጆርዳኖ ፒቺኖቲ ኣቦ መንበር ምምሕዳር ሓዋርያዊ ውርሻታት ቅድስቲ መንበርን ብፁእ ሊቀ ጳጳሳት ጆርጆ ፌሬቲ ሊቀ ጳጳሳት ሰበኻ ፎጅያ ቦቪኖን ከምኡውን ጸሓፊ ናይዚ ኮሚሽን ፋብሪሲዮ ኮላቺ እውን ኣብቲ ኣኼባ ተሳቲፎም ኣብቲ ኣኼባ ድማ ርእሰ ሊቃነ ጳጳሳት ነቲ እዚ ኮሚሽን ንምዕባለ ዘካይዶ ዘሎ ዕዮ ክግምግሙ ኽኢሎም ብፍላይ ነቲ ኣብ ሳን ጆቫኒ ሮቶንዶ ዝርከብ ሆስፒታል ኣብ ግምት ብምእታው ብዛዕባ ቁጠባውን ገንዘባውን ኩነታት እቲ ተቋም ንምምርማርን ንነዊሕ እዋን ቀጻልነት ናይቲ ኣገልግሎት ንምርግጋጽን ዘሰማማዕ መፍትሒታት ንምልላይን ፍሉይ ኣተኩሮ ተገብረሉ እቲ ኮሚሽን ኣብዚ እዋን እዚ ንንጥፈታቱ ዝመርሕ ቀንዲ ቀዳምነት ዝውሃቦ ነገራት ኣቕሪቡ ይርከብ ምስ ሰራሕተኛታት ዘሎ ርክብ ምምሕያሽ ምስ መንግስታዊ ትካላት ሃገረ ኢጣልያ ዝግበር ምትሕበባራት ምድልዳል ኣድላይ ሃብቲ ምርካብ ከምኡውን ነቲ ቐንዲ ዕዳታት ናይቲ ተቋም በብቕሩብ ምንካይ ኣብ ዝብሉ ሓሳባት ዘተኰረ እዩ ዝነበረ እዚ ንጥፈታት እዚ ድማ ክፍሊ ናይቲ ኣብቲ ዝተመስረተሉ ብናይ ኢድ ጽሑፍ ዝተመሓላለፈ መዝነታት ናይቲ ኮሚሽን እዩ እዚ ድማ ቀጻልነት ዘለዎ ኩነታት ንምምላስን ነቲ ናይ ዳግመ ምጅማር መደባት ኣብ ግብሪ ንምውዓልን ቀጻልነት ኣገልግሎት ሆስፒታልን ዕላማታት መስራቲኡ ንምዕቃብን ዝዓለመ እዩ ርእሰ ሊቃነ ጳጳሳት ልዮን ነቲ እዚ ኮሚሽን ክሳብ ሕጂ ዝዓመሞ ዕዮታት ብጥንቃቐ ሰሚዖም ነቲ እተወስደ መንገዲ ድማ ብጥንቃቐ ንምስዓብ ቈራጽነት ከም ዝገብሩ ኣረጋገጹሎም ስለዚ እቲ ኮሚሽን ብመሰረት እቲ ተዋሃበ ተልእኾ ንጥፈታቱ ክቕጽል እዩ ነቲ እተወደበ መስራትን ስጉምትታትን ድማ ብዝያዳ ብምርማርን በብቕሩብ ኣብ ግብሪ ብምውዓልን ንሆስፒታልን ነቲ ብቅዱስ ፒዮ በዓል ፔትረልቺና ዝቖመ ኣገልግሎት ንሕሙማትን ስድራ ቤቶምን ንምፍጻም ዝጅምሮ ስራሕ ንምርግጋጽ ዝዓለመ እዩ

ከቡራትን ክቡራንን ሰማዕትና እዚ ዜና ቫቲካን እዩ። ብፁዕ ካርዲናል ማይክል ቸርኒ ነቶም ተሳተፍቲ ዝኽሪ መበል 25 ዓመት ኣኼባታት ጉጅለ ተጓዓዝቲ ኣማዞንያ ኣብ ዘመሓላለፍዎ መልእኽቲ ኣብ ዝሓለፈ 20 ዓመትን መንፈቕን ንመንፈሳውን ኣካላውን ሰብኣውን ድሕንነት ዞባ ኣማዞንያ ብዛዕባ ተፈላለያ ትካላት ዝገብርዎ ዕዮ ምስትንታን ኣድላይ ምዃኑ ኣጉልሑ። ብፁዕ ካርዲናል ማይክል ቸርኒ ኣብ ዝኽሪ መበል 25 ዓመት ጉጅለታት ተጓዓዝቲ ዞባ ኣማዞንያ ኣብ ዘመሓላለፍዎ መልእኽቲ ርብዕ ዘመን ምስ ተፈላለያ ትካላት ብምትእኽኻብን ብሓባር መገሻታት ብምክያድን ንዞባ ኣማዞንያ ብምግልጋልን መልሲ ብምድላዮም ንኣምላኽ ኣመስገኑ። እዘን ዓመታት እዚኣተን ነቲ ዝሓለፈን ህልውን መጻእን ደው ንምባልን ንምስትንታንን ንምምርማርን ኣጋጣሚ ኸፍተለን ኣሎ። ሓቀይና ክርስትያናዊ ዝኽሪ ናይ ሕልና ምርመራ እውን ክኸውን ኣለዎ ክብሉ ኣጉልሑ። በዚ ምኽንያት እዚ ኸዓ እዩ ፍረ ነገር እቲ ኣኼባ ኣዝዩ መሳጢ ዝኾነ። ተጓዓዝቲ ጉጅለታት ኣብ ተልኾናን ህይወትናን ፍሉይ ክንክን እዩ ብዝብል ጭርሖ ምስቲ ኣብ ኣገልግሎት መንግስቲ ኣምላኽ ባህ ዘብልን ሃብትን ምድላብ ዝብል ጭርሖ እውን ዝዝክር እዩ። ብፁዕ ካርዲናል ቸርኒ ኣብ መልእኽቶም ነቶም ተሳተፍቲ ኣኼባ ሰለስተ ሕቶታት ኣቕረብሎም። ንክርስቶስ እንታይ ኢና ገይርናሉ? ንክርስቶስ እንታይ ኢና እንገብረሉ ዘለና? ንክርስቶስ ከ እንታይ ክንገብረሉ ኢና ክብሉ ኣመልከትሎም። ከም 25 ዓመት ዝኣመሰለ ዝኽሪ ንድሕሪት ምልስ ኢልና ብቕንዕናን ብሞሳን ክንርእዮ ኣድላይ እዩ። ኣበይና ቅሩባት ክንከውንን ደገፍ እንህብን ዘሎና? ነቲ ኣብ ሓደጋ ዘሎ ህይወት ኣበይና እነሰንዮ ዘሎና? ካብ ህዝብታት ኣማዞንያ ሓቀይና መዛርብትን ተዋሳእትን ክንኮነሉ ብምፍቃድ ካበይና ተማሂርና ኣብ መንጎ ዝተፈላለዩ ባህርያት ሕብረት ኣቑምና ናይ ምትሕብባር ሓይሊ ዝኾናሉ ስፍራ ኣበዩ? በየናይ ክንበጽሖ ዘይንኽእል ምናልባት እውን ክንበጽሖ ዘይግብኣና ቦታታት ስለ ዘሎ ኣበይ ክንበጽሕ ክኢልና ኣለና? ብዙሕ ከነመስግኖ ዝግባእ እኳ እንተሃለወ ተልእኾታ ተጓዓዚት ጉጅለ ንኻልኦት ሓደ ነገር ንምምጻእ ጥራይ ዘይኮነስ ንምስማዕን ንምምሃርን ንምስጋርን ከምኡውን ንለውጢ ክፉታት ንምዃን እዩ። ብፁዕ ካርዲናል ወሲኾም ሲኖዶስ ዞባ ኣማዞንያ ቤተ ክርስቲያን ጉስነታዊ፣ ባህላዊ፣ ስነ ኣከባብያዊ፣ ሲኖዳዊ ምልውዋጥን ከም ዘድልያ መዘኻኸሪ ምዃኑ እውን ገለጹ። ይኹን እምበር ነዚ ተልእኾና ዘማዕርግ ቃላት ጥራይ ከም ዘይኮነ እውን ኣጉልሑ። ንህይወትና ብቕንዕና ምምርማር ዘድልዮ ጭቡጥ ናይ ተሓድሶ መንገድታት ድማ እዩ ክብሉ ኣጉልሑ። ብፁዕ ካርዲናል ቸርን ቀጺሎም ብዘይ ጥርጥር ኣብ ግዜ ማለት ኣብ ህልው እዋን ኢና እንነብር ዘለና። ካይሮስ ወይ ግዜ ግን ምቹ እዋን ኣይኮነን በሉ። ኣብ ክንድኡስ ኣምላኽ ምላሽ ክንህበሉ ዝጽዋዓሉ እዋን እዩ። ዞባ ኣማዞንያ ሎሚ እውን እንተኾነ ምናልባት ካብ ቅድሚ ሕጂ ብዝያዳ ቆሲላ ትርከባላ። ህዝባ ምፍርራሕን ማህሰይትን ምዝመዛን ሓድሽ ዓይነት ዓመፅን ይስከሙኣለዉ። ብፁዕነቶም ወሲኾም ሓባራዊት ቤትና መጥቃዕቲ ይወርዳሎ ድማ በሉ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ነቲ ርእሰ ሊቃነ ጳጳሳት ፍራንቸስኮ ዝተመነይዎ ንህዝቢ ኣምላኽ ናይ ምስማዕ መንገዲ ይቕጽሉ ኣለዉ። ቤተ ክርስቲያን ኣብ ዞባ ኣማዞንያ ንቕድሚት እትስጉመሉ ዘላ ስጉምትታት ንምስትውዓል እውን ይሕግዙ ኣለዉ። እንታይ እዩ እቲ ብሱል ክበሃል ዝከኣል ተሓድሶ? እንታይ እዩ ዝደሊ ዘሎ? እንታይ እዩ እቲ ዳግም ክጅመር ዘለዎ? እንታይ እዩ ኸ ደው ክብል ዘለዎ? ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ወርሒ መጋቢት 2026 ዓመተ ምህረት ናብ ሻድሻይ ጉባኤ ቤተ ክርስቲያን ዞባ ኣማዞንያ ኣብ ዘመሓላለፍዎ መልእኽቲ ምስሊ ገረብ ሽዋዋኮ ናይታ ቀስ ብቐስ እተዓቢ ገረብ ምስ ግዜ ድማ ስርዓት ኣከባብን መዕቆብን ብዙሓት ዓይነታት ህይወትን እትኸውን ኦም ኣቕረቡ። እዚ ምስሊ እዚ ነቲ ቤተ ክርስቲያን ምልክት ሓድነት እትኾነሉ ኣብ በበይኑ ዝዓይነቱን ህይወት ዝፈጥርን ዘዕቁብን ውሕስነት ዘለዎ መዕቆቢ ንኽትከውን እትጽዋዓሉ መጸዋዕታ ንኽንርዳእ ዘኽእለና መንገዲ ድማ እዩ። ርእሰ ሊቃነ ጳጳሳት ልዮን ንቤተ ክርስቲያን ኣብ ጐንቶም ዝሳቐዩ ክትመላለስ ንፍጥረት ክትሓሊ ከምኡውን ንህይወት ብዝኾነ ይኹን መንገዲ ብፍላይ ከዓ ሰብኣዊ ህይወት ክኽበር ጻውዒት ኣቕሪቦም ይርከቡ። በዚ ምኽንያት እዚ ኣገዳስነት ገጽ ኣማዞንያ ዘለዋ ቤተ ክርስቲያን ምጉላሕ ናብ ሓደ ትካላዊ ዝኾነ መግለጺ ክወርድ የብሉን። ብፁዕ ካርዲናል ቸርኒ ኣስዒቦም ምትሕብባር ባህልታት ኣጸጋሚ እዩ ግን ከዓ ኣድላይ መንገዲ እዩ በሉ። ሎሚ እቶም ተጓዓዝቲ ጉጅለታት ሓቀይና ገጽ ኣማዞንያ ክህልዎም ማለት እንታይ ማለት እዩ?
ካብቶም ምሳታቶም እንመላለስ ህዝብታት እንታይ ንምሃር ኣለና ፍልጠቶምን ድምፆምን መንፈሳውነቶምን ውሳኔታቶምን ከመይ ዝበለ ሓቀይና ስፍራ እዩ ዘለዎ ዞባ ኣማዞንያ ነቲ ተጓዓዛይ ዝኾነ ተልኾና እንፍጽመሉ ባይታ ጥራይ ዘይኮነስ ኣምላኽ ወንጌል ዝሰብከሉን እንልወጠሉን ቦታ እውን ክኸውን ዝኽእል ብኸመይ እዩ ብፁእ ካርዲናል ቸርኒ ቐጺሎም ነተን ቀዳሞት ክልተ ሕግታት መልሲ እኳ እንተሃቡ ነታ ሳልሰይቲ ግን ንጹር መልሲ ኣይሃቡላን ኣብ ክንድኡስ ንኣባላት እቲ ኣኼባ ኣብ ቅድሚ ጐይታ ብሓባር ክትሜምይዎ ክዕድመኩም ደሊ ኣለኹ በሉ እንታይ ሓድሽ ተበግሶታት ሽርክነት እዩ ነቲ ኣምላኽ ዝጸውዓና ተልእኾ ወንጌላውነት ንምፍጻም እንጥቀመሉ ወይ እውን ከመይ ዝበለ መንገድታት እዩ ሓድሽ ነገር ምእንቲ ክውለድ እንታይ ክመውት ኣለዎ ክብሉ እውን ሓተቱ ርእሰ ሊቃነ ጳጳስ

ክቡራትን ክቡራንን ሰማዕትና እዚ ዜና ቫቲካን እዩ። ብዕለት 30 ነሓሰ ሃዋርያው ልኡኽ ቅድስቲ መንበር ናብ ሃገረ ሩሜንያ ሪፓብሊካዊት ሃገረ ሞልዶቪያን ኣብ ቡካሬስት ኣብ ትርከብ ቤተ ክርስቲያን ደብረ ቅዱሰ ቅዱሳን መድሃኒ ኣለም መስዋዕተ ቅዳሴ ኣዕሪጎም። ኣብ ዘካፈልዎ ስብከት ቃል ኣምላኽ ድማ ርእሰ ሊቃነ ጳጳሳት ብፁእ ዮሃንስ ጳውሎስ ቀዳማዊ ማለት ምስልን ቅርስን ብፁእ ኣልቢኖ ሉቺያኒ ነዛ ኢጣልያዊት ቤተ ክርስቲያን ተባሂላ ትፍለጥ ኣወፈዩ። ብዕለት 26 ነሓሰ ቤተ ክርስቲያን ናይቶም ብ1978 ዓመተ ምህረት እተመርፁ ርእሰ ሊቃነ ጳጳሳት ብፁእ ዮሃንስ ጳውሎስ ቀዳማዊ ናይ ዕለተ ሕርየቶም ዝኽረ በዓል ተኽብር። ድሕሪ ሒደት መዓልትታት ድማ ኣብ ዕለት 30 ነሓሰ እቶም ሃዋርያው ልኡኽ ቅድስቲ መንበር ናብ ሩሜንያን ሪፓብሊካዊት ሃገረ ሞልዶቪያን ዝኾኑ ብፁእ ሊቀ ጳጳሳት ጃን ፒየሮ ግሎደር ኣብ ቡካሬስት ሩሜንያ ኣብ ዝርከብ ደብረ ቅዱሰ ቅዱሳን መድሃኒ ኣለም ናይዚ ክብረ በዓል መስዋዕተ ቅዳሴ ኣዕሪጎም። ነዚ ኣጋጣሚ እዚ ብምምልካት ተቋም ሃገረ ቫቲካን ነታ ኢጣልያዊት ቤተ ክርስቲያን ተባሂላ ትፍለጥ ቁምስና ሓደ ኣይቆና ናይ ብፁእ ሉቺያኒ ኣወፈየላ። ሩሜንያዊ ማሕበር ርእሰ ሊቃነ ጳጳሳት ሉቺያኒ እውን ኣብቲ ክብረ በዓል ተሳቲፎም ነበሩ። ብኣማይት ዝቝጸሩ ምእመናን ድማ ኣብቲ ብሜትሮፖሊሳዊ ሊቀ ጳጳሳት ሰበኻ ቡካሬስት ብፁእ ሊቀ ጳጳሳት ኣሬል ፔርካ እተሰነየ መስዋዕተ ቅዳሴ ተሳቲፎም። ብፁእ ሊቀ ጳጳሳት ኤመርተስ ኢያን ሮቡ ካህናት ናይ ክልተ ማሕበራት ናይዛ ኢጣልያዊት ቤተ ክርስቲያን ክቡር ኣባ ዳንኤል ቡላይ ከምኡውን ክቡር ኣባ ማርዮስ ብሬሾይ ከምኡውን ካልኦት ካህናት ካብ መላእ እታ ሃገር ዝመፁ እውን ኣብቲ ኣጋጣሚ ተረኺቦም ነበሩ። እዞም መበቆል ዓዶም ከተማ ቬኔስያ ዝኾኑ ብፁእ ሊቀ ጳጳሳት ጃን ፒየሮ ግሎደር ኣብቲ ዘካፈልዎ ስብከት ቃል ኣምላኽ ርእሰ ሊቃነ ጳጳሳት ብፁእ ዮሃንስ ጳውሎስ ቀዳማዊ ናብ መንበረ ጴጥሮስ እተመርጹሉ ምሸት ዝነበረ ስምዒት ብምዝካር ካብቲ ርእሰ ሊቃነ ጳጳሳት ዮሃንስ ጳውሎስ ቀዳማዊ ኣብ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ዘካፈልዎ ሰለስተ ኣርስታት ማለት ፍቕርን እምነትን ተስፋን ጠቒሶም ኣስተንተኑ። ርእሰ ሊቃነ ጳጳሳት ብፁእ ዮሃንስ ጳውሎስ ቀዳማዊ ንነፍሲ ወከፍ ዝረኸብዎ ሰብ ቈላሕታን ፍሽኽታን ፍቕርን ክልግሱ ዘኽእሎም ዓብዪ ልቢ ዝነበሮም ጳጳስ እዮም ዝነበሩ። ንኻልኦት ብፍላይ ከዓ ነቲ ጐይታ ብሕድሪ ዝሃቦም ክፍሊ ህዝቢ ኣምላኽ ብልግስን ክፉትነትን ዝቐርቡ ዝነበሩ እዮም ክብሉ እውን መስከሩሎም። ሊቀ ጳጳሳት ግሎደር ቀጺሎም ኣብዛ ከምናትና ዝኣመሰለት ዓለም ውልቃዊ ረብሓታት ጽምእ ስልጣን ምቁጽጻርን ግጭትን ምክፍፋልን ኣብ መንጎ ውልቀ ሰባትን ኣብ መንጎ ሃገራትን ኣብ ዘሎ ርክብ ከም መለለይ ዝምሰለላ ዘሎ ዓለም ምስክርነት ጭቡጥ ፍቕሪ ብፁእ ዮሃንስ ጳውሎስ ቀዳማዊ ወትሩ መሳርሒ ዕርቅን ሕብረትን ፍቕርን ንክኸውን ዘተባብዓና እዩ በሉ። ልኡኻት ተቋም ሃገረ ቫቲካን ዮሃንስ ጳውሎስ ቀዳማዊ ምኽትል ኣቦ መንበር ስቴፋንያ ፋላስካ ኣዋጅ ብጽና ብፁእ ሉቺያኖ እትከታተል ዘላን ሊና ፔትሪ ኣባል እቲ ተቋምን ጓል ሓብቶም ንርእሰ ሊቃነ ጳጳሳት ብፁእ ዮሃንስ ጳውሎስ ቀዳማውን ግሎርያ ኮንኮርድያ ተሓባባሪት ናይዚ ተቋም ሃገረ ቫቲካንን ኣባኡ ተረኺቦም ነበሩ። ኣብ መንጎቶም ኣብኡ ተረኽቡ ድማ ልኡከ መንግስቲ ሃገረ ኢጣልያ ኣብ ሩሜንያ ኣምባሳደር ላውራ ኣጊላሬን ኣቦ መንበር ካቶሊካዊ ተግባር ሩሜንያ ኮርዱሳ ፌርነያን ተወከልቲ ተፈላለያ ማሕበራት ምእመናን ሰበኻ ቡካሬስት ኣምባሳደር ሉኣላዊ ወተሃደራዊ ስርዓት ማልታ ኣብ ቡካሬስት ሮቤርቶ ሙስኔች እውን ኣብቲ መስዋዕተ ቅዳሴ ተሳቲፎም። ማሕበር ሩሜንያ ርእሰ ሊቃነ ጳጳሳት ሉቺያኒ ብኣቦ መንበር እቲ ማሕበር ክርስቲና ግሪጎርን ጸሓፊኣ ዳንኤል ማርየስ ፊሊፕን ወኪሎም ኣብቲ መስዋዕተ ቅዳሴ ነበሩ። እቲ ኣብ መንበረ ታቦት እታ ቤተ ክርስቲያን ተቐሚጡ ብሃዋርያው ልኡኽ ቅድስቲ መንበር ብፁእ ሊቀ ጳጳሳት ግሎደር እተባረኸ ኣይቆና ብፁእ ዮሃንስ ጳውሎስ ቀዳማዊ ምሉእ ሰሙን ኣብታ ቤተ ክርስቲያን ክጸንሕ እዩ። ብድሕሪኡ ኸዓ ኣብ ጥቓ ስእሊ ቅዱስ ዮሃንስ ጳውሎስ ዳግማዊ ክቕመጥ እዩ። ኣብ መደምደምታ መስዋዕተ ቅዳሴ ስቴፋንያ ፋላስካ ንቆመስ ቤተ ክርስቲያን ኢጣልያ ፍሉይ ቅርያት ብፁእ ዮሃንስ ጳውሎስ ቀዳማዊ ኣወፈየትሎም። ክቡራትን ክቡራንን ሰማዕትና እዚ ዜና ቫቲካን እዩ። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ብመንገዲ ናይቲ ብዛዕባ ጉዳያት ግብረ ሰናይ ዝሓሊ ላዕለዋይ ቤት ጽሕፈት ቅድስቲ መንበር ናብ ማሕበር ካሪታስ

ሃገረ ኔፓል ገንዘባው ደገፍሊ ኢኹም ኣብዚ እዋን እዚ ኣብ ሃገረ ኔፓል ብሰንኪቲ ዘጋጠመ ከቢድ ባህርያዊ ሓደጋ ምዕልቕላቕ ማይ ሰፊሕ ናይ ህይወት ኣድሕን ምንቅስቓሳት ኣብ ዝግበረሉ ዘሎ ቁፅርቶም በቲ ሓደጋ ህይወቶም ዝሰኣኑ ሰባት በብእዋኑ እናወስኸ ይኸይድ ኣሎ። ኣስታት 630 ዝኾኑ ሰባት ከም ዝሞቱን ኣስታት 3,000 ሰባት ድማ ክሳብ ሕጂ ሃለዋቶም ከም ዘይተፈልጠዩ ዝንገር ዘሎ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ዝሓለፈ ረቡዕ ዕለት 26 ነሓሰ በቲ ኣብ ሃገረ ኔፓል ዘጋጠመ ምዕልቕላቕ ማይ ዝተሰምዖም ዓሚቝ ሓዘን ዝገልጽ ናይ ቴሌግራም መልእኽቲ ናብ ሃዋርያዊ ልኡኽ ቅድስቲ መንበር ናብ ሃገረ ኔፓል ብምልኣኽ ገሊጾም ነቶም በቲ ሓደጋ ተጠቕዑ ሰባት ድማ ህጹጽ ረድኤት ክግበረሎምን ዘድልዮም ነገራት ንምምላእን ጭቡጥ ገንዘባዊ ደገፍሊ ኢኹም። እዚ ወፈያ እዚ ነቲ ኣብ ትሕቲ መሪሕነት ሓዋርያዊ ዕቅብና ዝዓይ ማሕበር ካሪታስ ኔፓል ደድሕርቲ ዘጋጠመ ሓደጋ ምዕልቕላቕ ማይ ኣብ ናይ መጀመርታ ሰዓታት ኣትሒዙ ዝካየድ ዘሎ ንጥፈታት ክሕግዝ ብዝብል ዕላማዩ ተላኢኹ። እዚ ድማ ነቶም ኩሉ ዘለዎም ዘበለ ዝሰኣኑ መግብን መሰረታዊ ነገራትን መዕቆብን ህጹጽ ረድኤትን ንምሃብ ዝዓለመ እዩ። እዚ ድማ ቅዱስ ኣቦና ልክዕ ከም ኣብ ካልእ ኣጋጣሚታት እውን ንህዝቢ ህጹጽ ድሌት ንምምላእ ክሰድዎ ዝጸንሑ ናይ መጀመርታ ሓገዝ እዩ ብምባል ህየንተናይቲ ብዛዕባ ጉዳያት ግብረ ሰናይ ዝሓሊ ላዕለዋይ ቤት ጽሕፈት ቅድስቲ መንበር ብፁእ ሊቀ ጳጳሳት ሉዊስ ማሪን ደሳንቲን ገሊጾም። ብፁእነቶም ከም ዝገለጽዎ ብፍላይነቶም ኣዝዮም ተነቀፍቲ ዝኾኑ ሰባት እዚ ናይ ቅዱስ ኣቦና ቅርበትን ለውሃትን ከም ዘሰኒዮምን መላ ቤተ ክርስቲያን ከም እትድግፎምን ንምግላጽ እተገብረ ቅልጡፍን ጭቡጥን ምልክት እዩ ክብሉ እውን ኣመልከቱ። እቲ ኣብ ዝቐረባ እዋን እተውሃበ ጸብጻባት ከም ዝሕብሮ ልዕሊ 630 ሰባት መይቶም ልዕሊ 500 ወጻእተኛታት ዝርከብዎም ድማ ዳርጋ 3,000 ሰባት ኣብቲ ተጠቕዐ ዞባታት ሃለዋቶም ጠፊኡ ይርከብ ኣሎ። ሰራዊት ሃገረ ኔፓል ኣብ ውሽጢ መትረብ ሃይድሮ ኤሌክትሪክ ተዓጽዮም ዘለዉ ዝእመነሎም ልዕሊ 100 ሰባት ንምድሓን እውን ሰፊሕ ናይ ህይወት ኣድሕን ጻዕርታት የካይዱ ኣለዉ።

ክቡራትን ክቡራን ሰማዕትና ስለመከታተልኩም ነመስግን። መደባትና ብጃካ ብሬዲዮ በፌስቡክን ብማድበብ ሓበሬታ ቫቲካን ኒውስ ክፍርትራ ኣቢልኩም ክትከታተሎ ከምትኽእሉን ከምኡውን ናይ ኢሜይል ኣድራሻና tigrino@spc.va ንሕብር። ርእይቶኹም ኣይፈለየና ንብል ናይ ሎሚ መደብ ፈነወና ኣብዚ ይዛዘም ابنيت محمد فنوكس من الراقه ببدحنا سلامه تنحو يتبارك يسوع كريستوس لاوليتور يسوع كريستوس.

ክቡራትን ክቡራንን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ሰላምታና ነቕርብ። ናይ ሎሚ ዕለት 2 መስከረም መደፈነወና ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ሰሙናዊ ናይ ዕለት ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ዘካፈልዎ ኣስተምህሮን ርእሰ ሊቃነ ጳጳሳት ትማለ ድሕሪ ቐትሪ ብምኽንያት ዓለምለኻዊ መዓልቲ ጸሎት ምእንቲ ምክንኻን ፍጥረት ኣብ ቁሸት ስቡሃንተ ኣብ ዘዕረግዎ መስዋዕቲ ቅዳሴ ዘካፈልዎ ስብከት ቃል ኣምላኽ ሓሳብ ጸሎት ርእሰ ሊቃነ ጳጳሳት ናይ ወርሒ መስከረም ብዝምልከት ዝወፀ መግለጺ ሃገረ ኣይስላንድ ብዛዕባ ዝርርባት ናብ ሕብረት ኤውሮጳ ዝምልከት ሪፈረንድማዊ ምርጫ ከም ዘካየደት ኣብ ዝምልከቱ ቀንዳ ርስታ ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ ዕለት 2 መስከረም 2026 ዓመተ ምህረት መደፈነወና እንሆ ሕጂ ይጅምር። ክሳብ ፍጻሜ መደብና ምጽናሕኩም ምሳና ክትገብሩ ብኽብሪ ንዕድም። ደጊምና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ኣባ ተወልደን ካብ ስምዖንን ኣባ ፍሬዝ ግን ሰላምታና ይብጻሕኩም እናበልና ናብ ናይ ሎሚ መደብና ነሰጋግረኩም። ሰናይ ምክትታል። ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ብዛዕባ ተልእኾ ቤተ ክርስቲያን

ምስኩንነት ብምትሕብባርን ኣብ ትዘጋጥመና ብድሆታት ብምስታፍን ብዛዕባ ክርስቶስ ብምምስካር ንደቂ ሰባት ንምግልጋል ከም ምዃኑ የስተንትኑ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብዚ ሰሙን እዚ ኣብ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ኣብ ዕለት 2 መስከረም ኣብ ዘካየድዎ ቤተ ክርስቲያን ምስኩንነት ብምግጣም እንተላይ ምስቲ ንሓድሕዱ ዝጋጮ ዝመስል ነገራት ብምትሕብባር ንደቂ ሰብ ብፍላይ ከዓ ነቶም ኣዝዮም ተነቀፍቲ ዝኾኑ ሰባት ኣብ ምግልጋል ተጸዊዓላ ክብሉ ኣስተምሃሩ። ርእሰ ሊቃነ ጳጳሳት ልዮን ብዛዕባ እቲ ኣብ 1965 ዓመተ ምህረት ዝተኣወጀ ጉስነታዊ ቅዋም ሰነድ ካልኣይ ጉባኤ ቫቲካን ሓጎስን ተስፋን ብምስትንታን ብዛዕባ ቤተ ክርስቲያን ኣብ ዘመናዊት ዓለም ዘለዋ ተልእኾ ገሊጾም። በዚ ከምዚ ድማ ነቲ ብዛዕባ ሰነዳት ካልኣይ ጉባኤ ቫቲካን ዝገብርዎ ዘለዉ ተኸታታሊ ትምህርትታት ብምቕጻል ኣብዚ ሰሙን እዚ ብዛዕባ እቲ ባህርያትን ተልእኾን ቤተ ክርስቲያን ኣብ ዘመናዊት ዓለም ዝገልጽ ሰነድ ካልኣይ ጉባኤ ቫቲካን ማለት ሓጎስን ተስፋን ሓድሽ ምዕራፍ ጀሚሮም። ክቡራትን ክቡራንን ሰማዕትና ካብዚ ብምቕጻል ምሉእ ትሕዝቶ ናይቲ ቅዱስነቶም ዘካፈልዎ ኣስተምህሮ ትምህርተ ክርስቶስ ነቕርበልኩም። ሰናይ ምክትታል። ዝኸበርኩም ኣሕዋትን ኣሓትን ብሩኽ መዓልቲ እንቋዕ ብድሓን መጻእኩም። ናይ ሎሚ ትምህርትና እቲ ኻልኣይ ጉባኤ ቫቲካን ብዛዕባ መሰረታዊ ቅውም ሓሳብ ማለት ኣብ መንጎ ቤተ ክርስቲያንን ዘመናዊት ዓለምን ዘሎ ርክብ ንምምርማር ዘመሓላለፎ ጉስነታዊ ቅዋም ዝኾነ ሰነድ ፍሳሓን ተስፋን ከነስተንትን ኢና። ርእሰ ሊቃነ ጳጳሳት ቅዱስ ዮሃንስ መበል 23 ካብቲ ብዕለት 11 ጥቅምቲ 1962 ዓመተ ምህረት ኣብ ስርዓተ ምእዋጅ ናይዚ ሰነድ ኣብ ዘቕረብዎ መደረ ነቶም ናይ ጥፋኣት ነቢያት ዝኾኑ ሰባት ክቃወምዎም ፈቲኖም ነይሮም። ወላ እኳ ብቕንኣት ሃይማኖት ዝነዱ እንተነበሩ እዚ ግዜና ምስ ዝሓለፈ ዘመናት ክነጻጽርን ከሎ ምሉእ ብምሉእ ዝገደደ እዩ ይብሉ። ካብ ታሪኽ ዝተማህርዎ ነገር ከም ዘይብሎም ኮይኖም ድማ ይመላለሱ ነበሩ። በዚ ምኽንያት እዚ ድማ እቲ ንኣበውቲ ጉባኤ እተዋህበ ዕማም ኣብ ዝህልው ኩነታት ናይ ሰብኣዊ ፍጻሜታት ደቂ ሰብ ናብ ሓድሽ ስርዓት ይኣትዉ ከም ዘለዉ ዝመስሉሉ እዋን ሓደ ሰብ ነቲ ምስጢራዊ መደባት ናይ መለኮታዊ ሓልዮት ክንርኢ ኣሎና። እዚ ድማ ብተግባር ደቂ ሰባት ኣብ ግዚኡ ዝፍጸም መብዛሕትኡ ግዜ ድማ ካብ ትጽቢቶም ንላዕሊ ዝኸውን ከምኡውን ብጥበብ ንዅሉ ነገር እንተላይ ንኣሉታዊ ሰብኣዊ ጉዳያት እውን ንረብሓ ቤተ ክርስቲያን ከም ዝኸውን ዝገልጽ እዩ። ድሕሪ 3 ዓመት ምእዋጅ ናይ ዝሰነድ ፍስሓን ተስፋን ኣብዚ ኣስተንትኖ እዚ ሓደ ኣገዳሲ ዝኾነ ረቋሒ ናይ ባህርያት ቤተ ክርስቲያን ምዃኑ ኣፍልጦ ሃብሉ። ንጉስነታዊ ባህርያታ ድማ ከም ሓደ መሰረታዊ ቁም ነገር ገይሩ ገሊጽዎ ይርከብ። በዚ ምኽንያት እዚ ድማ ጉስነታዊ ቅዋም ዝብል ትርጉም ይውሃቦ። እዚ ሕቶ እዚ ብገርሂ ዝቐርብ ኣወንታዊ ኣረኣእያ ዘይኮነስ ኣብቲ ስጋ ወዲ ሰብ ብምልባስ ህይወትና ክካፈል ዝመረጸ ምስጢረ ክርስቶስ ሓድሽ እምነት እዩ። ንሱ ንገዛ ርእሱ ብዅሉ መዳይ ከም ኣሕዋቱ ገበረና። ንሳዕቤን ሓጢኣት ድማ ኣብ ርእሱ ወሲዱ በጃ ዅሉ ኾይኑ ሞተ። እዚ ክርስቶስ ኣብ ሰብነትና ዝገበሮ ተሳትፎ ንቤተ ክርስቲያን ምእንቲ ክትስዕቦ ዝጸውዓሉ መንገዲ እዩ። ስለዚ እቲ ጉባኤያዊ ቅዋም ፍስሓን ተስፋን ቤተ ክርስቲያን ነቲ ሓጎስን ተስፋን ሓዘንን ጭንቀትን ናይ ዝመዋእል ደቂ ሰባት ብፍላይ ከዓ ናይ ድኻታት ወይ ብዝኾነ ይኹን መንገዲ ናይ እተጨቈኑ ሰባት ናታ ከም እትገብሮ ብምእዋጅ እዩ ዝጅምር። እዚ ኣብ ቅድሚ ህሉ ፍጻሜታትን ታሪኽ ህይወት ደቂ ሰባትን ብፍላይ ከዓ ነቲ ሎሚ እንርእዮ ዘለና ቅልጡፍን ዓሚቑን ለውጥታት ኣብ ግምት ብምእታው ኩሉ ዘይምግዳስን ሸለልትነትን ክንሓድግ ዝጽዋዓና ተሳትፎ እዩ። ተሳትፎ ከም ዘይብሎም ተዓዘብቲ ኮይንና ክንቅጽል ኣይንኽእልን ኢና። ኣብ ክንድኡስ ብልብና ክንሰምዕ ንገዛ ርእስና ከም ሓደ ብድሆ ጌርና ክንቅበሎን ኣባኡ ክንሳተፍን ኣሎና። ምስ ክርስቶስን ብሓይሊ መንፈሱን ብምትሕብባር ምእመናን ጾር ኣሕዋቶምን ኣሓቶምን ብፍላይ ከዓ ናይቶም ብምጉዳል ፍትሕን ኣድልዎን ዓመፃነት ተጨቈኑ ሰባት ክስከሙ ተጸዊዖም እዮም። እወ ብናይ ምክፋል ተጸምዶ ጥራዩ ብቑዕ መልስታት ክርከብ ዝከኣል። ኩሉ ሳዕ ስቓይ ናይዛ ሕጂ ዘላ ዓለም ምስቲ ዝግለጽ ክብሪ ክነጻጸር የብሉን። ኣብዚ መዳይ እዚ ምስ ደቂ ሰብ ምቅርራብ ብዛዕባ ፍጻሜታትን ብዛዕባ ራእይን ደቂ ሰባት ዓሚቕ ምርዳእ ንኽህልወና መንገዲ ይኸፍተልና። ብተመሳሳሊ መንገዲ ድማ እዚ ሰነድ ፍስሓን ተስፋን ቤተ ክርስቲያን ወትሩ ንምልክታት ናይ ግዜ ናይ ምምርማርን ብብርሃን ወንጌል ናይ ምትርጓምን ግዴታ ከም ዘለዋ ይዝክር። ስለዚ እዚ ጉባኤያዊ ቅዋም እዚ ንቤተ ክርስቲያን ብምድራዊ ሓረርታ ከም ዘይ

የተደረኸት ንመመስካር ቀጻል ቆራጽነት ከም ዘለዋ አዘኻኺሩ ዋዩ የግዳስን ሓደ ንጽል ሸቶ ማለት ኣብ ትሕቲ መሪሕነት እቲ መፍቀሪና ዝኾነ መንፈስ ንዕዮ ክርስቶስ ንቕድሚት ከተሰጉም ትደሊ እያ። ክርስቶስ ከዓ ንሓቂ ክምስክርን ከምኡውን ኣብ ፍርዲ ከይተቐመጠ ከድሕንን ክግልገል ዘይኮነስ ከገልግል ናብዛ ዓለም እዚኣ መጸ። ከም ሓቁ እኳ ደኣስ እዚ ሓደ ስነ ምግባራዊ ግዴታ ጥራይ ኣይኮነን። ርእሰ ሊቃነ ጳጳሳት ፍራንቸስኮ ከም ዘዘኻኸርዎ ቤተ ክርስቲያን ነቲ ንድኻታት ዝውሃብ ኣማራጺ ብቐዳምነት ባህላዊ፣ ማሕበራዊ፣ ፖለቲካዊ ወይ ፍልስፍናዊ ዘይኮነስ ስነ መለኮታዊ ባህሪ እዩ ዘለዎ ብምባል ገሊጾም፣ ንሕና ድማ ንክርስቶስ ኣባታቶም ክንረኽቦ ብድምፅና ምእንቶኦም ክንጣበቕ ኣብ ርእሲ እዚ ድማ ኣዕርኾም ክንከውን ክንሰምዖም ኣብ ክንድኦም ኮይንና ክንዛረብን ነቲ ኣምላኽ ብኣታቶም ኣቢሉ ከካፍለና ዝደልዮ ምስጢራዊ ጥበብ ክንቅበልን ተጸዊዕና ኢና። ክርስትያናዊ ሓድነት ምስኩውንነት ክንሳተፍ ከምኡውን ነቲ ኣብ ዘመናዊ ዓለም ዘሎ ውልቃውን ማሕበራውን ህይወት ዝልለየሉ ንሓድሕዱ ዝጋጮ ነገራት ከነቃልዕ ይድርኸና። ንኣብነት ሳይንሳውን ቴክኖሎጂያውን ምዕባለ ብቐጻሊ ሓደስቲ ኣጋጣሚታት ዝህብ እኳ እንተኾነ ግን ከዓ ንገሊኣቶም ጥራዩ ዝኸውን ዘሎ። ደቂ ሰብ ከዓ ኩሉሳ ኣብ ድሌቶም ጥራይ ብምዕሳብ ኣይዕወቱን እዮም ወይ ከዓ ብዛዕባ ሕግታት ሕብረተሰብ ንጹር መረዳእታ ብምህላው ግን ብዛዕባ እቲ ዝህብዎ ኣንፈት ምስ ምጥርጣር ተተሓሒዙ ወይ ከም ብሓድሽ ዝያደ ሃብትን ምንጭን ቁጠባዊ ስልጣንን እኳ እንተረኸቡ እቲ ዘሕዝን ግን ሎሚ እውን ከምቲ ኣብቲ እዋን ጉባኤ ዝነበረ ብዙሓት ዜጋታት ዓለም ገና ብጥሜትን ድኽነትን ይሳቀዩ ኣለዉ ወይ ከዓ መጻኢ ዓለምና ኣብ ሓደጋ ከም ዝርከብ ዘሎ ሓባራዊ መረዳእታ ምስ ስዕ ዝመልዖ ኣሕላኽነት ክትሓድግ ዘይምኽኣልን ከምኡውን ውግእ ሰላም ንምህናጽ ውፅኢታዊ መንገዲ እዩ ምስ ዝብል ኣተሓሳስባ እንተደሚሩ ዓለምና ኣብ ሓደጋ ከም ዘላ ዝተረጋገጸ ነገር እዩ። ኣብዚ ዓሚቕ ለውጥታት ዝመልኦን ዘጨንቕ ዘይሚዛናውነት ዘምጽኦ ኩነታት ቤተ ክርስቲያን ንሰብኣዊ ኣካል ከተገልግል ተጸዊዓላ። ነቲ ኣብ ውሽጦም ዝነብር ዓሚቕ ሕቶታትን ናፍቖትን ብምስማዕን ብምቕባልን ንክርስቶስ ከም መፍትሕን ማእከልን ሸቶን ናይ ኩሉ ታሪኽ ወዲ ሰብ ምዃኑ እተመልክት እያ። ስለዚ ኣብ ቤተ ክርስቲያን ነቲ ኣብ ኩሉ ደረጃታትን ኣብ ኩሉ ዘመናትን ነቲ ምስ ኣምላኽ ዘለዎ ማዕርነት ኣይገድፍን ኢሉ ኣይተኸራኸረን። መልክዕ ባርያ ብምውሳድ ንገዛ ርእሱ ዕራቑ ገበረ፣ ክሳብ ሞት እውን ኣብ መስቀል ተኣዘዘ ዝብል ኣብነት ናይ ምሕረት ድኽነት ክንላበሶ ኣገዳሲ እዩ። ክቡራት ኣሕዋትን ሓትን፣ ሓጎስን ተስፋን ፍልይ ዝበለ መለለይ ናይታ ወንጌል እትሰብኽን እትምስክርን ምስ ደቂ ኣንስትዮን ደቂ ተባዕትዮን ናይዚ ግዜና ቅርበት ዘለዋ ቤተ ክርስቲያን ይኹን። ርእሰ ሊቃነ ጳጳሳት ልዮን መበል 14 ትማሊ ኣብ ዓለም ለኻዊ መዓልቲ ጸሎት ንምክንኻን ተፈጥሮ ኣብ ዘዕረግዎ መስዋዕቲ ቅዳሴ ኣብ ዘካፈልዎ ስብከት ቃል ኣምላኽ ክርስቲያን ምእመናን ንስነ ኣከባብያዊ ለውጢ ክቕበሉን ንዕንወት ናብ ህይወት ክቕይሩን ከምኡውን ንተፈጥሮን ንድኻታትን ንምክንኻን ዘለዎም ተጸምዶ ከሐድሱ ኣተባቢዖም። ርእሰ ሊቃነ ጳጳሳት ልዮን መበል 14 ትማሊ 3 ድሕሪ ቐትሪ ኣብ ዘካፈልዎ ስብከት ቃል ኣምላኽ ኣንፈት ንምቕያርን ነቲ ንጥፍኣት ተጠቐምናሉ ናብ ህይወት ንምቕያር ገና ኣይደንጎናን ብምባል ክርስቲያን ምእመናን ንምክንኻን ናይ ፍጥረት መግለጽ ስነ ኣከባብያዊ ለውጥን ኣድማሳዊ ሕውነትን ክገብርዎ ተማሕጺኖም። ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ትማሊ ዕለት 1 መስከረም ኣብ ካስትል ጋንዶልፎ ኣብ ዝርከብ ቁሸት ስቡሃንተ መስዋዕቲ ቅዳሴ ኣዕሪጎም እዚ ድማ ዓመታዊ ዓለም ለኻዊ መዓልቲ ጸሎት ንምክንኻን ፍጥረት ንምጅማር ናይቲ ንሓሙሽተ ሰሙናት ዝጸንሕ ቅንያት ፍጥረት ዘመልክት እዩ ዝነበረ። ርእሰ ሊቃነ ጳጳሳት ልዮን ኣብቲ ዘካፈልዎ ስብከት ብዛዕባ ናይ ዕለቱ ንባባት ቃል ኣምላኽ ብምስትንታን ምእመናን ብዛዕባ ጽባቐ ተፈጥሮዊ ዓለም ከስተንትኑን ብኣብኡ ኣቢሎም ከዓ ንፈጣሪ ከለለይዎን ጻውዒት ኣቕሪቦም። ኣብ ስፍራ ኣታኽልቲ ቁሸት ስቡሃንተ ብፍላይ ብዛዕባ ፍጥረት ንኸነስተንትን ዝቐረበ ዕድመ ግቡእ ምዃኑ እውን ገለጹ። ኣዒንትና ናብ ፈጣሪ ናይዚ ከምዚ ዝኣመሰለ ተኣምራት ዝኾነ ከየልዓልና ብዛዕባ ሓውን ንፋስን ብዛዕባ ወሓይ ዝማያትን ወይ ከዓ ብዛዕባ ከዋኽብቲ ሰማይ ክንድነቕ ኣምሰሉነት እዩ ዝኸውን በሉ። ርእሰ ሊቃነ ጳጳሳት ኣበስተንትንኦም ነቶም ኣባኡ ተረኽቡ ምእመናን ካብ ተርባጽን ጫውጫውታ መዓልታዊ ናብራ ንድሕሪ ተመሊሶም ኣብ ውሽጢ ስኒት ፍጥረት ዘለዎ ቦታ እንደገና ክርከቡ ሓተትዎም።

0: ቅንያት ፍጥረት ካብተ ሃዋኽ መዓልታዊ ህይወትና ደውን ምባል ከምኡውን ደቂ ሰባት ንባዕሎም ክፍሊ ናይቲ ኣብ ፍጥረት ኣምላኽ ዝርከብ ዓሚቕ ስኒት ምዃኖም ኣፍልጦ ንኽህቡ ኣጋጣሚ ከም ዝኸፍተሎም እውን ኣስተንቲኖም ርእሰ ሊቃነ ጳጳሳት ልዮን ኣስዒቦም ነቲ ፈጣሪ ኩሉ ነገር ዝኾነ ኣምላኽ ዝነግረና ውሁድ ዜማታት ተፈጥሮ ምእንቲ ክንሰምዕ ነቲ ብንጥፈታት ደቂ ሰብ ዝፍጠር ብዙሕ ድሓያት ጸጥ ከነብሎ ኣሎና በሉ ቅዱስነቶም ወሲኾም ነዚ ናይ ምስትንታን ዕማም ንተፈጥሮዊ ዓለም ካብ ምግንዛብ ንላዕሊ ምዃኑ እውን ኣመልከቱ ደቂ ሰባት ምስ ፍጥረት ዘለዎም ርክብ ናብ ለውጢ ክመርሕ ዝኽእል ምስ ኣምላኽ ኣብ ዝግበር ምርኻብ ናይ መጀመርታ ስጉምቲ ምዃኑ ድማ ገለጹ ቅዱስነቶም ከም ዝገለጽዎ እዚ ናብ ሓቀኛ ስነ ኣከባብያዊ ለውጢ ዝመርሕ ናይ መጀመርታ ስጉምቲ እዩ ኣባኡ ድማ ምስ ጐይታናን መድሓኒናን ኢየሱስ ክርስቶስ ምርኻብ ዘፍርዮ ሳዕቤን ኣብቲ ደቂ ሰባት ምስ ዓለም ዘለዎም ርክብ ዝግለጽ እዩ ክብሉ እውን ኣስመሩሉ ርእሰ ሊቃነ ጳጳሳት ልዮን ከም ዝገለጽዎ ብዛዕባ ፍጥረት ምስትንታን ምስቲ ፈጣሪኡ ዝኾነ ኣምላኽ ምርኻብን ደቂ ሰብ ኣብ ውሽጢ መደብ ኣምላኽ ዘለዎም ቦታን ካብኡ ዝመጽእ ሓላፍነትን ዓሚቝ ምርዳእ ከም ዝህሉ ይገብር እዚ ሓላፍነት እዚ ውልቃውን ሓባራውን ምዃኑ ድማ ኣስፊሖም ገለጹ ኣስዕብ ኣቢሎም ድማ ጉድለታትናን ውድቀትናን ምስ እንግንዘብ ነቲ ኣብ መንጎ ዅሎም ፍጥረታት ዘሎ ርክብ ብመሰረትን ፍቓድን ፈጣሪኦም ንምምላስ ዝገበርናዮ መብጽዓ ከነሐድስ ንኽእል ኢና በሉ ርእሰ ሊቃነ ጳጳሳት ቀጺሎም ናብ ሓደ ካብቲ ቐንዲ ፍረ ነገር ናይ ዝዓመት ዓለምለኻዊ መዓልቲ ጸሎት ንምክንኻም ፍጥረት ዝኾነ ሓሳብ ኣካፈሉ እዚ ኸኣ ንናይ ዕንወት መሳርሒታት ናብ ህይወት ዘዕቁብ መሳርሒ ምቕያር እዩ ክብሉ እውን ኣመልከቱ ነቲ ኣብ ቅዱስ መጽሓፍ ዝርከብ ንሰይፊ ናብ ማሕረሻታት ምቕያር ዝብል ትንቢታዊ ጥቕሲ ብምጥቃስ እዚ ናይ ሎም ዘመን ጻውዒት ንዕንወት ናብ ህይወት ንምቕያር ምዃኑ ገለጹ ርእሰ ሊቃነ ጳጳሳት ልዮን ቀጺሎም ነዚ ድማ ገና ኣይደንጐናን በሉ ነቲ ንጥፍኣት ተጠቐምናሉ ነገር ናብ ህይወት ብምቕያር ንድኻታት ንምክንኻን ንዝጠመዩ ንምዕንጋልን ከምኡውን ናብ ዕቑባ ተፈጥሮ ክንቅይሮ ይከኣል እዩ በሉ እዚ ቅንያት ፍጥረት ብዕለት 4 ጥቅምቲ ክዛዘም እዩ ቤተ ክርስቲያን ዝኽሪ ሻምናይ 100 ዓመት ዕርፍቲ ቅዱስ ፍራንቸስኮ በዓል ኣሲዚ ኣብ እትዝክረሉ ዘላ ዓመት ድማ እዩ ዝኸብር ዘሎ ርእሰ ሊቃነ ጳጳሳት ልዮን ከም ዘዘኻኽርዎ ርእሰ ሊቃነ ጳጳሳት ፍራንቸስኮ ነታ ስቡህ ኣንተ ዝተሰምየት ሓዋርያዊት መልእኽቶም ብምጽሓፍን ነዚ ቁሸት ስቡህ ኣንተ ብምምስራትን ካብዚ ቅዱስ እዚ ፍሉይ ምስክርነት ከም ዝረኸቡ ገሊጾም ርእሰ ሊቃነ ጳጳሳት ልዮን ኣብ መደምደምታ ስብከቶም ነቶም ኣባኡ ተረኽቡ ምእመናን ብመንፈሳዊ መዳይ ምስዚ ንኡስ ድኻ ዝኣሲዚ ካሓብሩ ጻውዒት ኣቕረቡሎም ቅዱስ ፍራንቸስኮ ብፀሓይን ወርሕን ከዋኽብትን ንፋስን ማይን ሓውን ምድርን ኣቢሉ ንኣምላኽ ዝወደሰሉ ናይ ፍጥረታት ዝማሬ ከም ዝደረሰ እውን ኣመልከቱሎም ምስ ቅዱስ ፍራንቸስኮ ነቲ ምስ ፍጥረት ናይ ምክንኻን ዕዮ ኣጸቢቑ ተተሓሓዘ ኣድማሳዊ ሕውነት ንምንባርን ንምድንፋዕን ዘሎና ቈራጽነት ንሓድሶ ክብሉ ድማ ተላበዉ
1: እዚ ዜና ቫቲካን እዩ ርእሰ ሊቃነ ጳጳሳት ልዮን ምበል 14 ኣመንቲ ክርስትና ወቕቲ ፍጥረት ኣብ ዘኽብሩሉ ዘለዉ እዋን ኣብ ወርሒ መስከረም ኩሉ ሰብ ንክንክን ማይ ክጽሊ ይዕድሙ ርእሰ ሊቃነ ጳጳሳት ልዮን ምበል 14 ነቲ ምስ ርእሰ ሊቃነ ጳጳሳት ጸልዩ ዝብል ቪድዮ ናይ ወርሒ መስከረም ናይ 2026 ዝኾነ ንክንክን ማይ ዝብል ናይ ጸሎት መርሓ ግብሪ ኣውፅኦም ኣለዉ ኣብቲ ብዓለም ለኻዊ መርበብ ጸሎት ርእሰ ሊቃነ ጳጳሳት ዝተዳልዎ ቪድዮ ማይ መበቆል ፍርያምነትን ሕዳሴን ተስፋን ክኸውን ይጽልዩ ከምኡውን ማይ ዶብ ዘይብሉ መሰል ምዃኑ ይገልጹ ማይ ጽምኢ የርዊ ንምድሪ የጥልል ቁስሊ ድማ ይፍውስ እውን ይብሉ ብተወሳኺ ንኩሎም ክርስትያን ማይ ምልክት ጸጋ ኣምላኽን ፍቕሩን ከምኡውን ኣብ ጥምቀት ንረኽቦ ሓድሽ ህይወት ምዃኑ ይገልጹ ከም ሓባራዊ ህያብ ንኩሎም ደቅኻ ዝተዋህበ ዶብ ዘይብሉ መሰል ምዃኑ ረሲዕና ናብ ኣቕሓ መሸጣ ስለ ዝቀየርናዮ ይቕረበለልና ኢሎም ይጽልዩ ጽሩይ ማይ ዝሰኣኑ ንምርካቡ ርሑቕ ዝጓዓዙ ብሰንኪ ሕጽረት ማይ ድማ ዝሓሙ ብዙሓት ኣሕዋትን ሓትን ምስ ቃንዝኦም ንርኢ ኣለና እውን ይብሉ ርእሰ ሊቃነ ጳጳሳት ልዮን ምበል 14 ቐጺሎም መንፈስ ቅዱስ ንኩሎም ክርስትያን ነጋድያን ናይቲ መሰረታዊ ነገር ክገብሮም ብቐሊል ህይወት ክነብሩን ካብ ኩሉ ብኽነት ወይ ብክላ ክርሕኩን ይጽልዩ ኩሉ ሰብ ብዘይፍርህን ብዘይኣፈላላይን ምእንቲ ክሰቲ ነቲ ኩሉ ሰብ ዘለዎ መሰል ማይ ንክከላኸል የተባብዑ ንማይ እንገብሮ ክንክን ምልክት ፍቕሪ ፈጣርን ንህይወት ድኻታት ዘለና

0: ተወፋይነትን ይኹን ሐደስት ወለዶታት ንሃብት ምድሪ ክብሪ ክህቡን ክከላኸሉን ድማ ንምህር ብምባል ይዛዝሙ ኣብ መላእ ዓለም ዝርከቡ ክርስቲያን ካብ ዕለት ሓደ መስከረም ዓለም ለኻዊ መዓልቲ ጸሎት ክንክን ፍጥረት ጀሚሮም ክሳብ ዕለት 4 ጥቅምቲ በዓል ቅዱስ ፍራንቸስኮ ዘኣሲሲ ወቕቲ ፍጥረት የኽብሩ መሪሕ ቃል ናይዚ ዓመት እዚ ህያው ማይ ዝብል ኮይኑ እዚ ድማ ነቲ እናወስኺ ዝኸይድ ዘሎ ሕፅረት ጽሩይ ማይን ነቲ ማይ ኣብ ምርካብ ዘሎ ዘይማዕርነትን ዘዘኻኽር እዩ ብመሰረት እቲ ምስ ናይ ርእሰ ሊቃነ ጳጳሳት ሓሳብ ተታሓሒዙ ዝወፀ ጋዜጣዊ መግለጺ ርእሰ ሊቃነ ጳጳሳት ኩሉ ሰብ ማይ ንዘፍስሱ ሻምብቆታት ብምጽጋን ንሓጺር ግዜ ሰውነትና ብምሕጻብ ኣብ ጥቕሚ ዘይውዕሉ ሻምብቆታት ማይ ብምዕጻውን ከምኡውን ንወሓይዝን ሩባታትን ካብ ምብካል ብምቁጣብ ውልቃዊ ስጉምቲ ክውሰድ ይጽውዑ ትካላት ሕቡራት ሃገራት ከም ዝሕብርዎ ኣስታት 2.1 ቢልዮን ዝኾኑ ሰባት ክሳብ ሕጂ ውሑዝ ዝኾነ ዝስተ ማይ ናይ ምርካብ ዕድል የብሎምን 106 ሚልዮን ዝኾኑ ድማ ኣብ ሩባታትን ቀላያትን ወይ ካልእ ዘይተጻረየ ናይ ላዕለዋይ ገጽ ማይ ጥራይ ይምርኮሱ ናይቲ ርእሰ ሊቃነ ጳጳሳት ዓለም ለኻዊ መርበብ ጸሎት ኣህጉራዊ ሓላፊ ዝኾኑ ኣባ ክሪስቶባል ፎነስ ማይ ሓደ ካብቶም ዓበይቲ መሰረታዊ ነገራት ህይወት ምዃኑ ይገልጹ እዚ ናይ ጸሎት ሓሳብ እዚ ብዛዕባ ፍጥረት ብዕምቆት ክንሓስብን ክንሕልዎን ከምኡውን ነቶም ሎሚ ሒደት ጽሩይ ማይ ንምርካብ ርሑቕ ከባቢታት ዝጓዓዙ ሰባት ብዓይኒ ኣምላኽ ክንትምቶም ይዕድመና ነቲ ዝረኣናዮ ድማ ናብ ጭቡጥ ስጉምትታት ማለት ናብ ምጣኔን ክንክንን ሕውነትን ክንቅይሮ ይግባእ ክብሉ ኣብቲ ጋዜጣዊ መግለጺ ገሊጾም ዝኾነ ሰብ ብዘይ ማይ ክነብር የብሉን ብሰንኪ ሕጽረት ማይ ድማ ዝኾነ ሰብ ክመውት የብሉን ብምባል ድማ ቃሎም ዛዚሞም
1: ኣብ መላእ ዓለም ዝርከቡ ክርስቲያን ምእመናን ንመበል 11 ዓመት ዓለም ለኻዊ መዓልቲ ጸሎት ንምክንኻም ፍጥረት ይጽምብሉ እዚ ድማ ምእንቲ ኣከባቢ ዝካየድ ናይ ጸሎትን ተግባርን ቅንያት ኮይኑ ተጀሚሩሎ ብዕለት ሓደ መስከረም መበል 11 ዓመት ዓለም ለኻዊ መዓልቲ ጸሎት ንምክንኻም ፍጥረት ብምጽምባል ኣብ መላእ ዓለም ዝርከቡ ክርስቲያን ምእመናን ንተፈጥሮ ንምዕቋብ ኣብ ጸሎትን ተግባርን ክሓብሩ ተዓዲሞም ኣለዉ እዛ መዓልቲ እዚኣ ክሳብ ዕለት 4 ጥቅምቲ ክብረ በዓል ቅዱስ ፍራንቸስኮ በዓል ኣሲዚ ዝጸንሕ ዓመታዊ ቅንያት ፍጥረት እውን እትጅምር እያ ዓለም በቲ ርእሰ ሊቃነ ጳጳሳት ልዮን መበል 14 ብተደጋጋሚ ዘጉልሕዎ ኣጸቢቑ ተኣሳሰረን ግጭትን ምምዝባልን ምጉዳል ፍትሕን ዘጓሃህር ዘሎ ቅልውላው ስነ ኣከባብያዊ ለውጢ ዘሰዓቦ ስቓይን ዕንወትን ክትርኢን ከላ እቶም ሰብ ሰናይ ፍቓድ ዝኾኑ ሰባት ኣብዚ ቁመናዊ ተበግሶ ክሳተፉ ተዓዲሞም ኣለዉ ብተፈላለያ ውድባት እንተላይ ብምንቅስቓስ ስቡህ ኣንተን ዓለም ለኻዊ ቤት ምኽሪ ኣብያተ ክርስቲያናትን ዓለም ለኻዊ ፌደሬሽን ሉተራዊት ቤተ ክርስቲያንን ከምኡውን ናይ ኣንግሊካን ሕብረት ኣብያተ ክርስቲያን እተተባብዐን ዝድገፍን መዓልቲ ጸሎት ምእንቲ ምክንኻም ፍጥረት ዳርጋ 30 ዓመት ይገብር ዝተጀመረ እዩ እዚ ክብረ በዓል እዚ ንፈለማ እዋን ብ1989 ዓመተ ምህረት ብቁመናዊ ፓትርያርክ ብፁዕ ወቅዱስ ኣቡነ ዲሜትሪዮስ ቀዳማዊ ተመስረተ ብፁዕነቶም ድማ ዕለት ሓደ መስከረም ንኦርቶዶክሳዊት ቤተ ክርስቲያን መዓልቲ ጸሎት ምእንቲ ፍጥረት ክትከውን ኣወጁ እዛ ዕለት እዚኣ ጅማሬ ናይ ሊጡርግያዊ ዓመት ኦርቶዶክሳዊት ቤተ ክርስቲያን እተመልክት ኮይና ነቲ ኣብ ቅዱስ መጽሓፍ ዝርከብ ዛንታ ፍጥረት ዓለም እትዝክር ዕለት እውን እያ ኣብ 2007 ዓመተ ምህረት ኣብ ሳልሳይ ኢቁመናዊ ጉባኤ ኤውሮጳ ነቲ በዓል ናብ 5 ሰሙናት ከናውሕዎ ሓሳብ ኣቕረቡ ብድሕሪ እዚ ድማ ዓለም ለኻዊ ቤት ምኽሪ ኣብያተ ክርስቲያን ኣብ መላእ ዓለም ንዝርከቡ ክርስቲያን ማሕበረሰብ ክሳብ ዕለት 4 ጥቅምቲ ነቲ በዓል ክጽምብልዎ ጻውዒት ኣቕረቡ ኣብ 2015 ዓመተ ምህረት ርእሰ ሊቃነ ጳጳሳት ፍራንቸስኮ ነታ ስቡህ ኣንተ ዘርእስታ ኣዋዲት መልእኽቶም ምሳሕተሙ ነዊሕ ከይጸንሑ ኣብ ካቶሊካዊት ቤተ ክርስቲያን ዓለም ለኻዊ መዓልቲ ጸሎት ምእንቲ ምክንኻም ፍጥረት ኣቖሙ በዚ ከምዚ ድማ ምስቲ ኣብ ዕለት ሓደ መስከረም ዝውዕል ክብረ በዓል ኦርቶዶክሳዊት ቤተ ክርስቲያን ብምስምማዕ ንቕንያት ፍጥረት ብወግዒ ተቐበልዎ ርእሰ ሊቃነ ጳጳሳት ልዮን መበል 14 ድማ ብወገኖም ጸሎተ ቅዳሴ በእንተ ሃልዮ ፍጥረት ንምቋም ኣብ ዘውፅዎ ኣዋጅ ኣብቲ ሓድሽ ስርዓት ናይ ሮማዊ መጽሓፈ ቅዳሴ ብምውሳኽ ካቶሊካዊት ቤተ ክርስቲያን ንኣውያት ምድርን ኣውያት ድኻታትን ምላሽ ንምሃብ ኣብ ዝገበረቶ ቆራጽነት ካልእ ስጉምቲ ከም ዝገበረት ኣመልከቱ እዚ ዜና ቫቲካን እዩ። ልዕሊ 52 ሚታዊት ዝኾኑ ኣየርላንዳውያን ብዛዕባ ኣባልነት ሕብረት ኤውሮጳ ዝግበር ዝርርብ ዳግም ከም ብሓድሽ ክቕፅል ይቃወሙ። እቲ ዝተኻየደ ሪፈረንደማዊ መረፃ ኣብ ውሽጢ እቲ ሃገር ኣገዳሲ ምክፍፋል ከም ዘሎ ድማ የጉልሕ። ኣብ ገጠራት እቲ ሃገር ዝነብሩ ህዝቢ ኣይፋል ዝብል ድምፂ ክህቡ እንከለዉ፡ ኣብ ርእሲ ከተማ ዝነብሩ መብዛሕትኦም ግና እወ ክብሉ ከም ዝመረፁ ዜና ቫቲካን የመላኽት። ልዕሊ 52 ሚታዊ ድምፂ ብምርካብ ኣይስላንዳውያን ብዛዕባ ኣባልነት ሕብረት ኤውሮጳ ዝግበር ዝርርብ ክቕፅል ወሲኖም። እቲ ሪፈረንደማዊ ምርጫ ዝሓለፈ ቅዳም ዕለት 29 ነሓሰ ተኻይዱ። ኣብ ደሴት ኣትላንቲክ ድማ ልዕሊ 82 ሚታዊ ተሳተፍቲ ተራእየሉ ኣጋጣሚ እዩ ዝነበረ። እቲ ድምፂ ኣብ ውሽጢ ሃገር ጥራይ ዘይኮነስ ኣብ ኣህጉራዊ ደረጃ እውን ጽልዋ ዘለዎ ኣወንታዊ ውፅኢት እንተዝህሉ ነይሩ ንመስርሕ ውህደት ኤውሮጳ ተወሳኺ ናህሪ ምሃቦ ነይሩ። ኣብዚ ግዜ እዚ ኣብ ምዕራባዊ ዞባ ባልካን ወይ ምብራቃዊ ኤውሮጳ ዘይኮነስ ኣብ ኣርክቲካዊ ዞባ ኣወንታዊ ውፅኢት መሃለዎ ነይሩ። እቲ ዝተኻየደ ሪፈረንደም ክፍሊ ናይቲ ክርስትሩን ፍሮስታዶቲር ዝመርሖ ማእከላይ ጸጋማዊ መንግስቲ ናይ ምርጫ ውጥን እዩ ዝነበረ። ኣብ ፈለማ ኣብ 2027 ዓመተ ምህረት ክካየድ ተመዲቡ እኳ እንተነበረ ከም ርእሰ ብሔር ሕቡራት መንግስታት ኣሜሪካ ዶናልድ ትራምፕ ብዛዕባ ግሪንላንድ ዝነበሮ ናይ ምስፍሕፋሕ ሕርፋን ዝኣመሰለ ገለ ረቋሒታት ግን መንግስቲ ነቲ ድምፂ ንሓደ ዓመት ከም ዝጸንሕ ገበሮ። እቲ እወ ዝብል ደንበ 47 ሚታዊት ድምፂ ረኺቡ። መንግስቲ ኣይስላንድ እንተዝዕወት ነይሩ ብዙሓት ሰባት ብተዛማዲ ሓጺር ክኸውን ትፅቢት ዝግበረሎም ትፅቢታት ምተገብረ ነይሩ ክብል ይትንትኑ። እዚ ኸኣ እቲ ሃገር ኣብ ንጽል ዕዳጋን ዞባ ሸንገን ዘለዋ ተሳትፎ ምስ ብዙሓት ፖሊሲታት ኤውሮጳ ብምስምማዕ ከምኡውን ካብ 2009 ክሳብ 2013 ኣብ ዝነበረ 5 ዓመት ሬይኪያቪክ ሕጹይ ሕብረት ኤውሮጳ ኣብ ዝነበረሉ እዋን ድሮ ተዓጽዩ ነበረ። ሓያሎ ምዕራፋት ዝመስርሕ ድማ ምተዛዘመ ነይሩ ክብሉ ተንተንቲ ይሕብሩ። እቲ ዝተኻየደ ሪፈረንደማዊ ምርጫ ኣብ ውሽጢ እቲ ሃገር ኣብ መንጎ ነበርቲ ገጠራትን ርእሰ ከተማን ዘሎ ኣገዳሲ ምክፍፋል እውን ዘጉልሕ እዩ ዝነበረ። ኣብ ገጠራት እቶም መረፅቲ ኣይፋል ኢሎም ክድግፉ ከለዉ፡ እቶም ኣብታ ርእሰ ከተማ ዝነብሩ መረፅቲ ድማ እወይ ኢሎም ከም ዝመረፁ ይፍለጥ። እዚ ኣብ ሕብረት ኤውሮጳ ሓድሽ ምክፍፋል ኣይኮነን። ኣብ 2016 ዓ ም ኣብ እተገብረ ምርጫ ብሬክሲት እውን ዝተረእየ ፍጻሜ እዩ ዝነበረ። እቲ ዝዓበየ ጽልዋ ዝነበሮ ጉዳይ ኣቐዲሙ ዘጋጠመ ጉዳያት እዩ ዝነበረ። እዚ ኸኣ መሰላት ምግፋፍ ዓሳ እዩ ዝበሃል ዘሎ። ኣብቲ ኢንዱስትሪ 10 ሚታዊት ህዝቢ ይሰርሕ፣ 40 ሚታዊት ከኣ ካብ ሰደድ እታ ሃገር እዩ ዝናበር ዘሎ። ኣብቲ ኸባቢ ዝርከቡ ገፈፍቲ ዓሳ ናብ ሕብረት ኤውሮጳ ምስ ኣተዉ ካብ ካልኦት ሃገራት ዝመጹ መራኽብ ኣብ ማያት ኣይስላንድ ዓሳ ክገፉ ኣይፍቀደለንን። እዚ ድማ ነቲ ኢንዳስትሪ ይጐደዎ ኣሎ ዝብል ፍርሒ ክኸውን ይኽእል እዩ። ኣይስላንድ ሕጸይቲ ሕብረት ኤውሮጳ ኣብ ዝነበረትሉ እዋን እቲ ዝርርብ ደው ዘበለሉን ኣብዚ ምዕራፍ እዚ ጥራይ ምዃኑ ዘገርም ኣይኮነን። መንግስቲ ኣይስላንድ እቲ ውፅኢት ኣብ ዕዮት ምምሕዳር ምንም ጽልዋ ከም ዘይህልዎ ገሊጹ ኣሎ። ቀዳማይ ሚኒስተር ፍሮስታዶቲር ከም ዝገለጾ እዚ ናይ ዲሞክራሲ ዓወት ከም ዘመልክትን እቲ ዝርርብ እንደገና ናይ ምቅጻል ጉዳይ እንተወሓደ ክሳብ መወዳእታቲ ኣብ 2028 ስልጣኑ ዝዛዘም መንግስቲ ኣብ ግምት ከም ዘይኣቱ ገለጸ። ኣብዚ እዋን እዚ ግን እቲ ጉዳይ ንነዊሕ እዋን ከም ዝዕወት ክትግምቶ ቀሊል እዩ። እቶም ነቲ ውፅኢት እተቐበልዎ ሓይልታት ኤውሮጳ ተጠራጣሪ ሓይልታት እዮም ዝነበሩ። ብሪጣንያዊ ፖለቲከይና ናይጀል ፋራጅ ንህዝቢ ኣይስላንድ ነጻነቶም ብምዕቃቦም እንቋ ሓጐሰኩም ክብል እንከሎ፡ መራሒ ሃገረ ፈረንሳ ማሪን ሌፔን ድማ ውፅኢት ሪፈረንደም ኣብ መንጎ ሉዓላውያን ሃገራት ኣብ ምትሕብባር እተመስረተ ካልእ ሞዴል ኤውሮጳ ከም ዝከኣል ዘረጋግጽ መርትዖ ምዃኑ እውን ኣመልከተ። ብራስለስ ዝሓለፈ 30 ነሓሰ ጥራይ ብኣቦ መንበር ኮሚሽን ኤውሮጳ ኡርሶላ ቮንደር ሌየን ከምኡውን ብኣፈኛ ኣቦ መንበር ቤት ምኽሪ ኤውሮጳ ብዝሃቦ መግለጺታት ምላሽ ሂቡ ይርከብ። ኣብ ክልቲዩ ኣጋጣሚታት ውፅኢት እኳ እንተተረኽበ ኣይስላንድ ኣገዳሲት መሻርኽቲ ሕብረት ኤውሮጳ ምዃና እውን ኣጉልሐ። الزوت سيتزي نبراسلس كم زفشل يوزا ملكت ايسلاند ملو عبال حبرت يوروبا نخد كون كالي ريفرندم ادلاي كوانتا نبره اتقدم تقبرة دمسقن نبراسلس عبزوبا اركتيك اقداسي معصويو زعصو اللازلو حبرت يوروبا ابتزوبا اكبابياون محبراون قدايات يتبابع كوانتا نبره عبال حبرت يوروبا زخونت ايسلاند قن نحبرت يوروبا اب كالي قدايات ابتزوبا عبيس الوا محلو نيرو تبل لعلقو لدما برك زخونة مريت مدلا

ክቡራትን ክቡራንን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ሰላምታና ነቕርብ። ናይ ሎሚ ዕለት ክልተ መስከረም መደብ ፈነወና ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ሰሙናዊ ናይ ዕለት ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ዘካፈልዎ ኣስተምህሮን ርእሰ ሊቃነ ጳጳሳት ትማለ ድሕሪ ቀትሪ ብምኽንያት ዓለም ለኻዊ መዓልቲ ጸሎት ምእንቲ ምክንኻን ፍጥረት ኣብ ቁሸት ስቡሃንተ ኣብ ዘዕረግዎ መስዋዕቲ ቅዳሴ ዘካፈልዎ ስብከት ቃል ኣምላኽ ሓሳብ ጸሎት ርእሰ ሊቃነ ጳጳሳት ናይ ወርሒ መስከረም ብዝምልከት ዝወፀ መግለጺ ሃገረ ኣይስላንድ ብዛዕባ ዝርርባት ናብ ሕብረት ኤውሮጳ ዝምልከት ሪፈረንድማዊ ምርጫ ከም ዘካየደት ኣብ ዝምልከቱ ቀንዳ ኣርስታ ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ ዕለት 2 መስከረም 2026 ዓመተ ምህረት መደብ ፈነወና እንሆ ሕጂ ይጅምር። ክሳብ ፍጻሜ መደብና ምጽናሕኩም ምሳና ክትገብሩ ብኽብሪ ንዕድም። ደጊምና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ኣባ ተወልደን ካብ ስምዖንን ኣባ ፍሬዝ ግን ሰላምታና ይብጻሕኩም እናበልና ናብ ናይ ሎሚ መደብና ነሰጋግረኩም። ሰናይ ምክትታል። ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ብዛዕባ ተልእኾ ቤተ ክርስቲያን ምስ ክውንነት ብምትሕብባርን ኣብቲ ዘጋጥመና ብድሆታት ብምስታፍን ብዛዕባ ክርስቶስ ብምምስካር ንደቂ ሰባት ንምግልጋል ከም ምዃኑ የስተንትኑ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብዚ ሰሙን እዚ ኣብ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ኣብ ዕለት 2 መስከረም ኣብ ዘካየድዎ ቤተ ክርስቲያን ምስ ክውንነት ብምግጣም እንተላይ ምስቲ ንሓድሕዱ ዝጋጮ ዝመስል ነገራት ብምትሕብባር ንደቂ ሰብ ብፍላይ ከዓ ነቶም ኣዝዮም ተነቀፍቲ ዝኾኑ ሰባት ኣብ ምግልጋል ተጸዊዓላ ክብሉ ኣስተምሃሩ። ርእሰ ሊቃነ ጳጳሳት ልዮን ብዛዕባ እቲ ኣብ 1965 ዓመተ ምህረት ዝተኣወጀ ጉስነታዊ ቅዋም ሰነድ ካልኣይ ጉባኤ ቫቲካን ሓጎስን ተስፋን ብምስትንታን ብዛዕባ ቤተ ክርስቲያን ኣብ ዘመናዊት ዓለም ዘለዋ ተልእኾ ገሊጾም። በዚ ከምዚ ድማ ነቲ ብዛዕባ ሰነዳት ካልኣይ ጉባኤ ቫቲካን ዝገብርዎ ዘለዉ ተኸታታሊ ትምህርትታት ብምቕጻል ኣብዚ ሰሙን እዚ ብዛዕባ እቲ ባህርያትን ተልእኾን ቤተ ክርስቲያን ኣብ ዘመናዊት ዓለም ዝገልጽ ሰነድ ካልኣይ ጉባኤ ቫቲካን ማለት ሓጎስን ተስፋን ሓድሽ ምዕራፍ ጀሚሮም። ክቡራትን ክቡራንን ሰማዕትና ካብዚ ብምቕጻል ምሉእ ትሕዝቶ ናይቲ ቅዱስነቶም ዘካፈልዎ ኣስተምህሮ ትምህርተ ክርስቶስ ነቕርበልኩም። ሰናይ ምክትታል። ዝኸበርኩም ኣሕዋትን ኣሓትን ብሩኽ መዓልቲ እንቋዕ ብድሓን መጻእኩም። ናይ ሎሚ ትምህርትና እቲ ኻልኣይ ጉባኤ ቫቲካን ብዛዕባ መሰረታዊ ቅውም ሓሳብ ማለት ኣብ መንጎ ቤተ ክርስቲያንን ዘመናዊት ዓለምን ዘሎ ርክብ ንምምርማር ዘመሓላለፎ ጉስነታዊ ቅዋም ዝኾነ ሰነድ ፍሳሓን ተስፋን ከነስተንትን ኢና። ርእሰ ሊቃነ ጳጳሳት ቅዱስ ዮሃንስ መበል 23 ካብቲ ብዕለት 11 ጥቅምቲ 1962 ዓመተ ምህረት ኣብ ስርዓተ ምእዋጅ ናይዚ ሰነድ ኣብ ዘቕረብዎ መደረ ነቶም ናይ ጥፋኣት ነቢያት ዝኾኑ ሰባት ክቃወምዎም ፈቲኖም ነይሮም። ወላ እኳ ብቕንኣት ሃይማኖት ዝነዱ እንተነበሩ እዚ ግዜና ምስ ዝሓለፈ ዘመናት ክነጻጽርን ከሎ ምሉእ ብምሉእ ዝገደደ እዩ ይብሉ። ካብ ታሪኽ ዝተማህርዎ ነገር ከም ዘይብሎም ኮይኖም ድማ ይመላለሱ ነበሩ። በዚ ምኽንያት እዚ ድማ እቲ ንኣበውቲ ጉባኤ እተዋህበ ዕማም ኣብ ዝህልው ኩነታት ናይ ሰብኣዊ ፍጻሜታት ደቂ ሰብ ናብ ሓድሽ ስርዓት ይኣትዉ ከም ዘለዉ ዝመስሉሉ

መናን ንተፈጥሮ ንምዕቋብ ኣብ ጸሎትን ተግባርን ክሓብሩ ተዓዲሞም ኣለዉ። እዛ መዓልቲ እዚኣ ክሳብ ዕለት 4 ጥቅምቲ ክብረ በዓል ቅዱስ ፍራንቸስኮ በዓል ኣሲዚ ዝጸንሕ ዓመታዊ ቅንያት ፍጥረት እውን እትጅምር እያ። ዓለም በቲ ርእሰ ሊቃነ ጳጳሳት ልዮን መበል 14 ብተደጋጋሚ ዘጉልሕዎ ኣጸቢቑ ተኣሳሰረን ግጭትን ምምዝባልን ምጉዳል ፍትሕን ዘጓሃህር ዘሎ ቅልውላው ስነ ኣከባብያዊ ለውጢ ዘሰዓቦ ስቓይን ዕንወትን ክትርኢን ከላ እቶም ሰብ ሰናይ ፍቓድ ዝኾኑ ሰባት ኣብዚ ቁመናዊ ተበግሶ ክሳተፉ ተዓዲሞም ኣለዉ። ብተፈላለያ ውድባት እንተላይ ብምንቅስቓስ ስቡህ ኣንተን ዓለም ለኻዊ ቤት ምኽሪ ኣብያተ ክርስትያናትን ዓለም ለኻዊ ፌደሬሽን ሉተራዊት ቤተ ክርስትያንን ከምኡውን ናይ ኣንግሊካን ሕብረት ኣብያተ ክርስትያን እተተባብዐን ዝድገፍን መዓልቲ ጸሎት ምእንቲ ምክንኻን ፍጥረት ዳርጋ 30 ዓመት ይገብር ዝተጀመረ እዩ። እዚ ክብረ በዓል እዚ ንፈለማ እዋን ብ1989 ዓመተ ምህረት ብቁመናዊ ፓትርያርክ ብፁዕ ወቅዱስ ኣቡነ ዲሜትሪዮስ ቀዳማዊ ተመስረተ። ብፁዕነቶም ድማ ዕለት 1 መስከረም ንኦርቶዶክሳዊት ቤተ ክርስትያን መዓልቲ ጸሎት ምእንቲ ፍጥረት ክትከውን ኣወጁ። እዛ ዕለት እዚኣ ጅማሬ ናይ ሊጡርግያዊ ዓመት ኦርቶዶክሳዊት ቤተ ክርስትያን እተመልክት ኮይና ነቲ ኣብ ቅዱስ መጽሓፍ ዝርከብ ዛንታ ፍጥረት ዓለም እትዝክር ዕለት እውን እያ። ኣብ 2007 ዓመተ ምህረት ኣብ ሳልሳይ ኢቁመናዊ ጉባኤ ኤውሮጳ ነቲ በዓል ናብ 5 ሰሙናት ከናውሕዎ ሓሳብ ኣቕረቡ። ብድሕሪ እዚ ድማ ዓለም ለኻዊ ቤት ምኽሪ ኣብያተ ክርስትያን ኣብ መላእ ዓለም ንዝርከቡ ክርስትያን ማሕበረሰብ ክሳብ ዕለት 4 ጥቅምቲ ነቲ በዓል ክጽምብልዎ ጻውዒት ኣቕረቡ። ኣብ 2015 ዓመተ ምህረት ርእሰ ሊቃነ ጳጳሳት ፍራንቸስኮ ነታ ስቡህ ኣንተ ዘርእስታ ኣዋዲት መልእኽቶም ምስሕተሙ ነዊሕ ከይጸንሑ ኣብ ካቶሊካዊት ቤተ ክርስትያን ዓለም ለኻዊ መዓልቲ ጸሎት ምእንቲ ምክንኻን ፍጥረት ኣቖሙ። በዚ ኸምዚ ድማ ምስቲ ኣብ ዕለት 1 መስከረም ዝውዕል ክብረ በዓል ኦርቶዶክሳዊት ቤተ ክርስትያን ብምስምማዕ ንቕንያት ፍጥረት ብወግዒ ተቐበልዎ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ድማ ብወገኖም ጸሎተ ቅዳሴ በእንተ ሃልዮ ፍጥረት ንምቋም ኣብ ዘውፅዎ ኣዋጅ ኣብቲ ሓድሽ ስርዓት ናይ ሮማዊ መጽሓፈ ቅዳሴ ብምውሳኽ ካቶሊካዊት ቤተ ክርስትያን ንኣውያት ምድርን ኣውያት ድኻታትን ምላሽ ንምሃብ ኣብ ዝገበረቶ ቆራጽነት ካልእ ስጉምቲ ከም ዝገበረት ኣመልከቱ። እዚ ዜና ቫቲካን እዩ። ልዕሊ 52 ሚእታዊት ዝኾኑ ኣየርላንዳውያን ብዛዕባ ኣባልነት ሕብረት ኤውሮጳ ዝግበር ዝርርብ ዳግም ከም ብሓድሽ ክቕጽል ይቃወሙ። እቲ ዝተኻየደ ሪፈረንደማዊ መረጻ ኣብ ውሽጢ እቲ ሃገር ኣገዳሲ ምክፍፋል ከም ዘሎ ድማ የጉልሕ። ኣብ ገጠራት እቲ ሃገር ዝነብሩ ህዝቢ ኣይፋል ዝብል ድምፂ ክህቡን ከለዉ፣ ኣብ ርእሲ ኸተማ ዝነብሩ መብዛሕትኦም ግና እወ ክብሉ ከም ዝመረጹ ዜና ቫቲካን የመላኽት። ልዕሊ 52 ሚእታዊ ድምፂ ብምርካብ ኣይስላንዳውያን ብዛዕባ ኣባልነት ሕብረት ኤውሮጳ ዝግበር ዝርርብ ክቕጽል ወሲኖም። እቲ ሪፈረንደማዊ ምርጫ ዝሓለፈ ቅዳም ዕለት 29 ነሓሰ ተኻይዱ። ኣብ ደሴት ኣትላንቲክ ድማ ልዕሊ 82 ሚእታዊ ተሳተፍቲ ተራእየሉ ኣጋጣሚ እዩ ዝነበረ። እቲ ድምፂ ኣብ ውሽጢ ሃገር ጥራይ ዘይኮነስ ኣብ ኣህጉራዊ ደረጃ እውን ጽልዋ ዘለዎ ኣወንታዊ ውፅኢት እንተዝህሉ ነይሩ ንመስርሕ ውህደት ኤውሮጳ ተወሳኺ ናህሪ ምሃቦ ነይሩ። ኣብዚ ግዜ እዚ ኣብ ምዕራባዊ ዞባ ባልካን ወይ ምብራቃዊ ኤውሮጳ ዘይኮነስ ኣብ ኣርክቲካዊ ዞባ ኣወንታዊ ውፅኢት መሃለዎ ነይሩ። እቲ ዝተኻየደ ሪፈረንደም ክፍሊ ናይቲ ክርስትሩን ፍሮስታዶቲር ዝመርሖ ማእከላይ ጸጋማዊ መንግስቲ ናይ ምርጫ ውጥን እዩ ዝነበረ። ኣብ ፈለማ ኣብ 2027 ዓመተ ምህረት ክካየድ ተመዲቡ እኳ እንተነበረ ከም ርእሰ ብሔር ሕቡራት መንግስታት ኣሜሪካ ዶናልድ ትራምፕ ብዛዕባ ግሪንላንድ ዝነበሮ ናይ ምስፍሕፋሕ ህርፋን ዝኣመሰለ ገለ ረቋሒታት ግን መንግስቲ ነቲ ድምፂ ንሓደ ዓመት ከም ዝጸንሕ ገበሮ። እቲ እወ ዝብል ደንበ 47 ሚእታዊት ድምፂ ረኺቡ። መንግስቲ ኣይስላንድ እንተዝዕወት ነይሩ ብዙሓት ሰባት ብተዛማዲ ሓጺር ክኸውን ትጽቢት ዝግበረሎም ትጽቢታት ምተገብረ ነይሩ ክብል ይትንትኑ። እዚ ኸኣ እቲ ሃገር ኣብ ንጽል ዕዳጋን ዞባ ሸንገን ዘለዋ ተሳትፎ ምስ ብዙሓት ፖሊሲታት ኤውሮጳ ብምስምማዕ ከምኡውን ካብ 2009 ክሳብ 2013 ኣብ ዝነበረ 5 ዓመት ሬይክያቪክ ሕጹይ ሕብረት ኤውሮጳ ኣብ ዝነበረሉ እዋን ድሮ ተዓጽዩ ነበረ። ሓያሎ ምዕራፋት ዝመስርሕ ድማ ምተዛዘመ ነይሩ ክብሉ ተንተንቲ ይሕብሩ። እቲ ዝተኻየደ ሪፈረንደማዊ ምርጫ ኣብ ውሽጢ እቲ ሃገር ኣብ መንጎ ነበርቲ ገጠራትን ርእሰ ኸተማን ዘሎ ኣገዳሲ ምክፍፋል እውን ዘጉልሕ እዩ ዝነበረ።
ኣብ ገጠራት እቶም መረፅቲ ኣይፋሊሎም

0: ክድግፉ ከለዉ እቶም ኣብታ ርእሲ ከተማ ዝነብሩ መረፅቲ ድማ እወይ ኢሎም ከም ዝመረፁ ይፍለጥ። እዚ ኣብ ሕብረት ኤውሮጳ ሓድሽ ምክፍፋል ኣይኮነን። ኣብ 2016 ዓመተ ምህረት ኣብ እተገብረ ምርጫ ብሬክሲት እውን ዝተረእየ ፍጻሜ እዩ ዝነበረ። እቲ ዝዓበየ ጽልዋ ዝነበሮ ጉዳይ ኣቐዲሙ ዘጋጠመ ጉዳያት እዩ ዝነበረ። እዚ ኸኣ መሰላት ምግፋፍ ዓሳ እዩ ዝበሃል ዘሎ። ኣብቲ ኢንዱስትሪ 10,000 ህዝቢ ይሰርሕ፣ 400,000 ከኣ ካብ ሰደድ እታ ሃገር እዩ ዝናበር ዘሎ። ኣብቲ ኸባቢ ዝርከቡ ገፈፍቲ ዓሳ ናብ ሕብረት ኤውሮጳ ምስ ኣተዉ ካብ ካልኦት ሃገራት ዝመጹ መራኽብ ኣብ ማያት ኣይስላንድ ዓሳ ክገፉ ኣይፍቀደለንን። እዚ ድማ ነቲ ኢንዳስትሪ ይጐዶ ኣሎ ዝብል ፍርሒ ክኸውን ይኽእል እዩ። ኣይስላንድ ሕጸይቲ ሕብረት ኤውሮጳ ኣብ ዝነበረትሉ እዋን እቲ ዝርርብ ደው ዘበለሉን ኣብዚ ምዕራፍ እዚ ጥራይ ምዃኑ ዘገርም ኣይኮነን። መንግስቲ ኣይስላንድ እቲ ውጽኢት ኣብ ዕዮት ምምሕዳር ምንም ጽልዋ ከም ዘይህልዎ ገሊጹ ኣሎ። ቀዳማይ ሚኒስተር ፍሮስታዶቲር ከም ዝገለጾ እዚ ናይ ዲሞክራሲ ዓወት ከም ዘመልክትን እቲ ዝርርብ እንደገና ናይ ምቅጻል ጉዳይ እንተወሓደ ክሳብ መወዳእታቲ ኣብ 2028 ስልጣኑ ዝዛዘም መንግስቲ ኣብ ግምት ከም ዘይኣቱ ገለጸ። ኣብዚ እዋን እዚ ግን እቲ ጉዳይ ንነዊሕ እዋን ከም ዝዕወት ክትግምቶ ቀሊል እዩ። እቶም ነቲ ውጽኢት እተቐበልዎ ሓይልታት ኤውሮጳ ተጠራጣሪ ሓይልታት እዮም ዝነበሩ። ብሪጣንያዊ ፖለቲከይና ናይጀል ፋራጅ ንህዝቢ ኣይስላንድ ነጻነቶም ብምዕቃቦም እንቋ ሓጐሰኩም ክብል እንከሎ፣ መራሒ ሃገረ ፈረንሳ ማሪን ሌፔን ድማ ውጽኢት ሪፈረንደም ኣብ መንጎ ሉዓላውያን ሃገራት ኣብ ምትሕብባር እተመስረተ ካልእ ሞዴል ኤውሮጳ ከም ዝከኣል ዘረጋግጽ መርትዖ ምዃኑ እውን ኣመልከተ። ብራስለስ ዝሓለፈ 30 ነሓሰ ጥራይ ብኣቦ መንበር ኮሚሽን ኤውሮጳ ኡርሶላ ቮንደር ሌየን ከምኡውን ብኣፈኛ ኣቦ መንበር ቤት ምኽሪ ኤውሮጳ ብዝሃቦ መግለጺታት ምላሽ ሂቡ ይርከብ። ኣብ ክልቲዩ ኣጋጣሚታት ውጽኢት እኳ እንተተረኽበ ኣይስላንድ ኣገዳሲት መሻርኽቲ ሕብረት ኤውሮጳ ምዃና እውን ኣጉልሐ። እዚ ውጽኢት እዚ ንብራስለስ ከም ዝፈሸለ እዩ ዘመልክት። ኣይስላንድ ምሉእ ኣባል ሕብረት ኤውሮጳ ንኽትከውን ካልእ ሪፈረንደም ኣድላይ እኳ እንተነበረ፣ እቲ ቐደም ተገብረ ድምፂ ግን ንብራስለስ ኣብ ዞባ ኣርክቲክ ኣገዳሲ ማዕጾ እዩ ዝዓጽወላ ዘሎ። ሕብረት ኤውሮጳ ኣብቲ ዞባ ኣከባብያውን ማሕበራውን ጉዳያት የተባብዕ እኳ እንተነበረ፣ ኣባል ሕብረት ኤውሮጳ ዝኾነት ኣይስላንድ ግን ንሕብረት ኤውሮጳ ኣብ ካልእ ጉዳያት ኣብቲ ዞባ ዓብዪ ጽልዋ መሃለወ ነይሩ ትብል። ልዕሊ ዅሉ ድማ ብርቂ ዝኾነ መሬት ምድላይን ምምዕባልን ሎጂስቲካዊ ኮሪደርን መሃለወ ነይሩ ዝብል ግምታት ኣሎ። ስለዚ ሕብረት ኤውሮጳ ምስተን ኣብቲ ዞባ ዝንቀሳቐሳ ካልኦት ሓይልታት ማለት ሕቡራት መንግስታት ኣሜሪካ፣ ሩስያ ከምኡውን ቻይና ማዕረ ክትከውን ካልእ ኣጋጣሚ ከም ልጣ ይኽእል እዩ።
1: ክቡራትን ክቡራን ሰማዕትና ስለምክትታልኩም ነመስግን። ናይ ሎሚ መደብ ፈነወና ኣብዚ ይዛዘም። ኣብ ናይ ፅባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ጽንሑ። ይትባረክ ኢየሱስ ክርስቶስ። ላውዴቱር ኢየሱስ ክርስቶስ።